0: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: እቲ በቀዳማይ ሚኒስትር ብሪታንያ ሰር ኬር ስታርመር አንገደ ዝርብ ፕሬዚደንት ፈረንሳይ ማኑኤል ማክሮን ቻንስለር ጀርመን ፍሬደሪክ መርዝን ዝርከቦ እዩ። ሚስተር ዘለንስኪ እቲ ትኩረቱ ናይ ዩክሬን ምክልኻል ኣብ ምክልኻል ኣየር ኣውሮጳ ዝዓበየ ምትሕባብር ኣብ ዲፕሎማስያዊ ተስፋታት ድማ ሓባራዊ ኣረኣያ ክህሉ እዩ ይብል። ዳንኤል ትራምፒን ዝተባህለ ኣብ ዝሓለፈ ቀዳሚ ሰናብቲ ኣብ ገማግም ምዕራባዊ ኣውስትራልያ ኣብ ዝርከብ ገማግም ባሕሪ ብሓርገ ተነኺሱ ሞይቱ። ኣብቲ ግዜ እቲ ኣብ ጥቓ ደሴት ማይክል ማስ ምስ ኣባላት ስድራ ቤቱ ዓሳ ይገፍፍ ከም ዝነበረ ተፈሊጡሎ። ፓራሜዲክስ ነቲ ግዳይ ከድሕንዎ እንተፀዓሩ እኳ ከድሕንዎ ከም ዘይከኣሉ ተፈሊጡ። ሓደ ኣብ መልበርን ናይ ሕሳብ መምህር ዝነበረ ዝሓለፈ ወርሒ ድሃይ ጠፊኡ ድሕሪ ምፅናሕ ሓዉ ከም ዝቐተሎ ፖሊስ ህንዲ ገሊጹ። 66 ዓመት ዝዕድሚኡ ሱኒል ሻርማ ክልተ ናይ ወፍሪ ገዛውቲ ንምሻጥ ሓሊኑ እዩ ናብ ከተማ ኣምራትሳር ተጓዒዙ። ንሱ ተጎቲቱን ብባትር ቤዝቦል ተጨብጭቡ ከም ተቐትለ ፖሊስ ገሊጹ ኣሎ። ሬሳው ድማ ኣብ ሓደ መትረብ ተደርቢ ከም ዝተረኽበ ተፈሊጡ። ሓዉ ንሻርማ ሰበይቲ ሓዉ ወዲ ሓዉን ሓደ ደላላ መሸጣ ገዛውቲ ናብ ትሕቲ ቀይዲ ኣትዮም ከም ዘለውን ተፈሊጡ ኣሎ። ሕብራት መንግስታት ኣሜሪካ ብዝሓለፈ ሰሙን ንሊባኖስ ናይ ሰላም ስምምዕ መደብ ካብ እትእውጅ ንድሓር እስራኤል ኣብ ደቡባዊ ከባቢታት ቤይሩት ዝርከብ መደበር ንፈለማ ግዜ ወቂዓቶ። ሰበስልጣን ሊባኖስ ኣብታ ብኢራን ዝድገፍ ምንቅስቃስ ሂዝቡላህ መደበር ዝኾነት ዳሕያህ ብዘጋጠመ መጥቃዕቲ ክልተ ሰባት ከም እተቐትሉን ካልኦት ዕስራ ከም ዝቆሰሉን ገሊፆም ኣለው። እስራኤል ካብ ሊባኖስ ናብ ሰሜናዊ እስራኤል ፕሮጀክት ሃይላት ድሕሪ ምትኳስ ንትሕተ ቅርፂ ሂዝቡላህ ዒላማ ከም ዝገበረት እያ ትገልጽ። ሂዝቡላህ ነዚ ጉዳይ ሓላፍነት ኣይወሰደሉን። ኣብ ጸወታታት ቴኒስ ኣሌክሳንደር ዘቨረቭ ኣብ መወዳእታ ናይ መጀመርታ ዋንጫ ግጥም ቴኒስ ዓቲሩ። እቲ ጀርመናዊ ናይ 2026 ፍሬንች ኦፐን ንኢጣልያዊ ፍላቪዮ ኮቦሊ ኣብ መወዳእታ 5 ዙር ግጥም ብ4 ሰዓትን 16 ደቂቕን ተፃዊት እዩ ስዒሩ። እቲ ውፅኢት ብ6-1 4 ብ6 6 ብ4 6 ብ7 6 ብ1 ብዝኾነ ዓወት እዩ ነቲ ዋንጫ ወሲድዎ። 29 ዓመት ዝዕድሚኡ ዘቨርቨቭ ቦሪስ ቤከር ቅድሚ 30 ዓመት ኣብ ኣውስትራልያ ኦፕን ካብ ዝስዕር ንድሓር ነዚ ኣገዳሲ ዓወት ዝረኸበ ናይ መጀመርታ ጀርመናዊ ኮይኑ ኣሎ። ዘቨርቨቭ ኣብ ፓሪስ ዝነበሩ ደገፍቲ ዘርኣየዎ ደገፍ ንዓወቱ ዓብዪ ድፍኢት ከም ዝነበረ ተዛሪቡ።
2: I was laying in that corner over there 4 years ago with 7 broken ligaments and
1: Edmir ba'at amet seyre abt kurna adeki senere ento khone lomina hagos ma'alt koinullo na'akhatkum deggeft misgana ikhunkum nizhalefe klete somon mulu izi deggafin khwat defini bizey ba'akhum birgit abzi wuddir ayma ta'awatkum azi maskinakum.
2: I really felt like the crowd was pushing me throughout the entire 2 weeks.
1: ኣብ ካልእ ዜና ስፖርት ናሆም ኤርምያስን ናዝሬት ወልዱን ተዓወቲ ማራቶን ኣስመራ 2026 ኮይኖም ሎሚ ኣብ ዝተኻየደ ማራቶን ኣስመራ ካብ ደቂ ተባዕትዮ እቲ ብንእሱ ኣብዚ ውድድር ተኣምር ከርኢ ዝፀንሐ ናሆም ኤርምያስ ወይ ብሰንዓፈ ዝፍለጥ ካብ ጋንታ ጋሽባርካ ቀዳማይ ኮይኑ ብምእታው ተዓዋቲ $6,000 ኮይኑ ኣሎ። ንናሆም ተኸቲሎ ኣባል ዞባ ማእከል ዕቕበ ክብሮምን ዕቕባይ ፀጋይ ካብ ደንደን ካልኣይ ሳልሳይን ብምውፃእ ተዓወቲ $4,000 ከምኡን $2,000 ኮይኖም ኣለው። ናሆም ኤርምያስ ኣብዚ ውድድር ኣብ 2023 ካብ ጥፅቢት ብዙሓት ወፃኢ ቀዳማይ ክወፅእ እንከሎ ኣብ 2025 ካልኣይ ኮይኑ ውድድሩ ዛዚሙ ነይሩ። ሎሚ ዓመት ቀዳማይ ብምውፃእ ነዚ ውድድር እቲ እንኮ 2 ግዜ ዝተዓወተትሉ ኣትሌት ክኸውን በቂዕ ኣሎ። ካብ ደቂ ኣንስትዮ ከዓ እታ ንነዊሕ እዋን ካብ ውድድር ብኺራ ፅንሐት ናዝሬት ወልዱ ቀዳመይቲ ብምእታው ተዓዋቲት ዝውድድር ምዃና ካብቲ ቦታ ዝተረኽበ ዜና ገሊጹ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ኣብ ፐርዝ ዝለዕለ 21 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ፀሓይ ክውዕል ዝለዕለ 19 ዲግሪ ሴንቲግሬድ፣ ኣብ መልበርን ብከፊል ደበና ዝለዕለ 17፣ ኣብ ሆባርት እውን ፀሓይ ክውዕል ዝለዕለ 17፣ ካምቤራ ዝለዕለ 15 ፀሓይ ክውዕል፣ ኣብ ሲድኒ ክዘንብ ዝለዕለ 20፣ ኣብ ብሪስበን ክዘንብ ዝለዕለ 20

23 ኣብ ዳርዊን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 48 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au. Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ኩራ ሰማትና ካብ ዝቀጽል ዝቀርብ ለኡኽና ኣብ ከባቢናዝ ማዕበሉ ዜናዊ ትሕዝቶ ቀሪብልና ኣሎ ጸጋይ ክንፈ ኣዳልይዎሎ
2: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራት ኸታተልቲ ኤስቢኤስ ትግርኛ ነሰዓት ተዳለዉ ዜናታት እንሆ ፈለማረስታቶም ክነቐድም ፕረዚደንት ኢሳያስ ኣፈወርቂ ናብ ካይሮ ገይሹ ቀድማይ ሚኒስትርን ኢታማዦር ሹም ሰራዊት ኢትዮጵያ ናብ ልዕሊ ጽምዶ ክስታት ኣቕሪቦም ኣብ ትግራይ መጥቃዕቲ ድሮን ከም ዝተፈጸመ ተገሊጹ ሕብረት ኣፍሪካ ንጉዳይ ትግራይ ሓዱሽ ጻዕርታት ሽምግልና ንምጅማር ውጥን ከም ዘለዎ ኣመላኺቱ ኣብ ትግራይ ሓደ በዓል ሃብቲ ብዘዳለዎ መድረኽ 185 ብሉፃት መምሃራንን ኣመራርሓ ትምህርትን ተሸሊሞም ዝብሉ ነስዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ኣብ ትግራይ ሓደ በዓል ሃብቲ ብዘዳለዎ መድረኽ 185 ብሉፃት መምሃራንን ኣመራርሓ ትምህርትን ተሸሊሞም ብበዓል ሃብቲ ዘርኡ ገብረ ሊባኖስን መተሓወርቱን ዝካየድ ኣብ ከልኣይ ዙር ሽልማት ዘርኡ 7 ናይ ሂወት ዘመን ተሸለምቲ ሓዊሱ 185 ብሉፃት መምሃራንን ኣመራርሓ ትምህርትን ትግራይ ከም ተሸለሙ ማዕከናት ዜና ትግራይ ጸብጺበን ተሸለምቲ ናይቲ ብሉፃት መምሃራን ኣብያተ ትምህርቲ ትግራይ 2 ደቂ ኣንስትዮ ዝርከብኦም 7 መምሃራን ከም ዝተሸለሙ እውን ተሓቢሩ ኣሎ ከም መቐለ ሓዊሱ ካብ ኩለን ዞባታት ቀዳማይ ደረጃ ሒዞም ንዝወፁ 7 ናይ ብሉፃት መምሃራን ነብሲ ወከፎም 100,000 ብርን ሜዳልያን ከም ዝተሸለሙ ተሓቢሩ ኣሎ ብተመሳሳሊ ናይ ብሉፃት ዝተባሃሉ ኣመራርሓ ኣብያተ ትምህርቲ ትግራይ 2 ደቂ ኣንስትዮ ዝርከብኦም 7 መራርሓ ተሸለምቲ ኮይኖም ንነብሲ ወከፍኖም ድማ 100,000 ብርን ሜዳልያን ከም ዝተሸለሙ ተገሊጹ ኣሎ 3 መምህራን 3 መራርሓ ኣብያተ ትምህርቲ ብድምሩ 2 ደቂ ኣንስትዮ ዝርከቦ 6 ብሉፃት መምህራን ኣመራርሓ ኣብያተ ትምህርቲ 75,000 ብርን ሜዳልያን ከም ዝተሸለሙ ተሓቢሩ ኣሎ ከካብ ወረድ ርኡ ዝተሓረዩ 7 ናይ ሂወት ዘመን ተሸለምቲ ሓዊሱ 165 ብሉፃት መምሃራንን ኣመራርሓ ኣብያተ ትምህርትን ትግራይ ድማ 50,000 ብርን ሰርቲፊኬትን ከም ተሸለሙ እቲ ሓበሬታ ኣመልኪቱ ብምትሕባር መራኸብቲ ሓፋሽ ትግራይ ቢሮ ትምህርቲ ትግራይን ዘርኡ ቢዝነስ ግሩፕን ኣብ ዝተሳለጠ ሽልማት 7 ናይ ሂወት ዘመን ተሸለምቲ ሓዊሱ 185 ብሉፃት መምሃራን ኣመራርሓ ቤት ትምህርትን ከም ዝተሸለሙ እዩ እቲ ጸብጻብ ኣመልኪቱ ዘሎ ኣብ ካልኣይ ዙር ሽልማት ዘርኡ ንብሉፃት መምሃራን ኣመራርሓ ትምህርትን ትግራይ ልዕሊ 20,000,000 ብር ወፃኢ ከም ዝተገብረ እውን እቲ ሓበሬታ ኣመልኪቱ ኣሎ ፕረዚደንት ኢሳያስ ኣፈወርቂ ናብ ካይሮ ገይሹ ብመሰረት ወግዓዊ ዕድመ ፕረዚደንት ግብፂ ዓብዱልፋትሕ ኣልሲሲ ፕረዚደንት ኢሳያስ ኣፈወርቂ ናይ 3 መዓልትታት ናይ ስራሕ ምብፃሕ ንምፍጻም ኣብ ሰዓታት ድሕሪ ቀትሪ ብሰንበት ናብ ካይሮ ተዋዒዙ ኣሎ ምስር ጉዳይ ወፃኢ ኣቶ ዑስማን ሳልሕ ምስ ፕረዚደንት ኢሳያስ ኣፈወርቂ ሓቢሩ ከም ተጓዓዘ እውን ተገሊጹ ኣሎ ፕረዚደንት ኢሳያስ ኣብተን 3 መዓልትታት ዝጸንሕ ወግዓዊ መገሹ ኣብ 2 ኣውርክብን ቁጠባውን ካልእን ዘተኮረ ዝርርብ ከም ዘካይድ ምኒስትር ዜና ኣቶ የማነ ገብረ መስቀል ሓቢሩ ኣሎ ክልቲኦም ፕረዚደንታት ንቀርኒ ኣፍሪካ ብዝምልከት ኣገደስቲ ጉዳያት ብዝያዳ ክዘራረቡ ምዃኖም ዝገለጸት መግለጺ ድሕነት ቀይሕ ባሕሪ ከምኡውን ምዕባለታት ማእኸላይ ምብራቕ ብሰፊሑ ክዘራረበሉ ምዃኖም ኣቶ የማነ ገብረ መስቀል ኣብ መግለጹ ይሓቢሩ ፕረዚደንት ኢሳያስ ኣፈወርቂ ቀዳማይ ሚኒስትር ኣብዪ ኣሕመድን ጀነራላቱን ታሪካውያን ጸላእትና ኣብ ስሳታት ዝጀመርዎ ናይ ጽምዶ ወፍሪ ብባንዳታት ደቂ ሃገርን ሰላም ኢትዮጵያ ክዘርጉ ምስ ዝተዓጥቁ ሓይልታት

ኣካላትን ንዘካየድዎ ዘለዉ ርእይቶ ጻብኦ ክንሰብር ብምሉእ ዓቕሞ ተዳሊና ኣለና ክብሉ ኣብ ሳልስቲ ኣብ ዝገልጽሉ ዘለዉ ወቕት እዩ ፕረዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ጥቅምቲ ኣብ ግብፂ ናይ 5 መዓልትታት ዑደት ብምክያድ ምስ ፕረዚደንት ዓብዱልፋታሕ ኣልሲሲ ተራኺቡ ከም ዘተ ዝዝከር እዩ እቶም ክልተ መራሕቲ ኣብርክቦም ብዛዕባ ዞባ ምዕባለታት ፀጥታዊ ውሕስነት ጉዳይ ቀይሕ ባሕርን ኣብ ዝተዘራረበሉ እዋን ፕረዚደንት ኣልሲሲ ሃገሩን ላዕላውነትን ግዛኣታዊ ሓድነትን ኤርትራ ንምድጋፍ ዘለዋ ፅኑዕ ተወፋይነት ደጊሙ ኣረጋጊፁ ምንባሩ ዝዝከር እዩ ከም መቐፀልቲ ከዓ ኤርትራን ግብፅን ኣብ ኣስመራ ሓበራዊ መስመራት መራኸብ ንምምዕባልን ምትእሳር ወደባት ኣብ ቀይሕ ባሕሪ ንምሕያልን ወግዓዊ ስምምዕን ምትሕባር መጓዓዝያ ባሕርን ፈሪሞም ነይሮም እዮም ኣብቲ ኣብ መቐበል ኣጋይሽ ደንደን ዝተካየደ ናይ ምፍራም ስነስርዓት ፕረዚደንት ኢሳያስ ኣፈወርቂ ላዕለዎት ሰበስልጣን ኤርትራን ግብፅን ተረኺቦም ምንባሮም ኣይርትሳዕን ቀዳማይ ሚኒስትርን ኢታማዦር ሹም ሰራዊት ኢትዮጵያን ኣብ ልዕሊ ፅምዶ ክስታት ኣቕሪቦም ላዕለዋይ ኢታማዦር ሹም ሰራዊት ምክልኻል ኢትዮጵያ ፊልድ ማርሻል ብርሃኑ ጅላ ኣብ ተዕሊም ሆርሶ ዝፀንሑ መበል 27 ዙር ኳርስ ሕፁያት መኮንናት ኣብ ዘምረቐሉ ስነ ስርዓት ተረኺቡ ኣብ ዘቕረቦ ክሲ ኣብዚ ሕጂ እዋን ዝረአ ዘሎ ፅምዶ ሓድሽቲ ርእዮ ዘይኮነስ ኣብ መጀመርቲ ዓመታት 1960ታት ኢትዮጵያ ንምድኻም ተደዲፉ ዝነበረ ናይ ነዊሕ እዋን እስትራቴጂ ኣካል ክብል እዩ ከሲሱ ዘሎ እቲ ኢታማዦር ወሲኹ ኣብ 1960ታት ዝነበረ ወለዶ ማርክስ ሌኒኒዝም ብምስዓብ ንታሪካውያን ፀላእቲ ኢትዮጵያ ይዕድም ከም ዝነበረ ብምክሳስ እቲ እዋን ጥምረት ሱዳን ግብፅን ሶማልያን ብምፍጣር ኢትዮጵያ ካብ ኣፍ ደገ ባሕሪ ናይ ምስጓግ እስትራቴጂ ዝተተገበረሉ ነይሩ ክብል እዩ ከሲሱ ዘሎ በዚ ድማ ኢትዮጵያ ካብ ኣፍ ደገ ባሕሪ ናይ ምውፃእ ትልሞም ኣብቲ እዋን ከም ዝተዓወተ ተዛሪቡኣሎ ኣብዚ ሕጂ እዋን ዝርአ ዘሎ ኩነታት ናይቲ ታሪክ መቐፀልታ ምዃኑ ዝገለፀ ኮይኑ ሎምእውን ዝግበር ዘሎ ንሱ እዩ ክብል ተዛሪቡኣሎ ኣብዚ ሕጂ እዋን ታሪካውን ፀላእትና ዝበሎም ኣካላትን ቀንዓት ጎረባብትን ኢሉ ዝፀውዖም ኣካላትን ብሓባር ተዋሂዶም ናይ ውሽጢ ባንዳታት ብምቕፃር ሃገር ንምፍራስ ይስርሑ ኣለዉ ዝበለ ፊልድ ማርሻል ብርሃኑ ጅላ ሰራዊት ምክልኻል ኢትዮጵያ ይምክቶም ከም ዘሎ እዩ ገሊፁ ዘሎም ብተመሳሳሊ መገዲ መበል 7ውዓይ ምርጫ ኢትዮጵያ ብዓወት ከም ዝተወደአ ዝገለፀ ቀዳማይ ሚኒስትር ናይቲ ሃገር ዝተፈላለዩ ተቃወምቲ ሓይልታት ዕንቅፋት ክፈጥሩ ከም ዝፈተኑ እዩ ኣብ ተመሳሳሊ ቅንያት ተዛሪቡ ዘሎም ኣብዪ ኣሕመድ ኣብ ዘውፅኦ መግለፂ ሓይልታት ጥፍኣት ዝበሎም ሓይልታት ምስ ባዕዳውያን ፅምዶ ዝብል ምትእሳር ብምፍጣር እኩይ ዕላማኦም ንምዕዋት ሰፊሕ ናይ ጥፍኣት ምድለዋት ክገብሩ ፀኒሖም እዮም ክብል እዩ ከሲሱ ዘሎ ኣብ ዝቐረባ ዓመታት ምስ ኣዲስ ኣበባ ናብ ምትፍናን ዝኣተውን ኣብ ኩናት ትግራይ 2 ዓመት ኣንጻር ሓድሕዶም ደው ኢሎም ዝነበሩ መራሕቲ ትግራይን ኤርትራን ዘይወግዓዊ ፅምዶ ብምፍጣር ምቅርራብ ፈጢሮም ምህላዎም ብብዙሓት ኣካላት ክግለፅ ፀኒሕ እዩ ሰመዚ ፌደራላዊ መንግስቲ ኢትዮጵያ ብወገኖም መራሕቲ ሕወሓት ምስ ኣስመራ ዘካየድዎ ዘለዉ ርክባት ፀረ ረብሓታት ኢትዮጵያ ምዃኑ እዮም ዘመጉሱ ዘለዉ ብወገን ኤርትራ ዘጊድ ብዛዕባ እዚ ምስ ሕወሓት ዝግበረ ዘሎ ርክባት ብወግዒ ዝተገልፀ ነገር የለን ኣብ ትግራይ መጥቃዕቲ ድሮን ከም ዝተፈፀመ ተገሊጹ ኣብ ዘቐረባ እዋን ንግዜዊ ምሕዳር ተኪኡ ቅድሚ ኩናት ብዝነበረ ካቢነን መንግስትን ዝመለሰ መንግስቲ ትግራይ ኣብ ከባቢ ሸራሮ መጥቃዕቲ ድሮን ከም ዝተፈፀመ ኣብ ሓይልታት ፀጥታ ትግራይ ጉድኣት ከም ዝበፅሐ ሓቢሩ ኣሎ ቀዳም ምሸት ኣብ ዘውፅኦ መግለፂ ሓይሊ ኣየር ኢትዮጵያ ናብ ቀዳም ኣብ ዘውግሕ ለይቲ ዓርቢ ኣብ ዞባ ሰሜን ምዕራብ ትግራይ ኣብ ከባቢ ሸራሮ ድብዳብ ድሮን ብምፍፃም ኣብ ዕለታዊ ስርሖም ኣብ ልዕሊ ዝነበሩ ኣባላት ሰራዊት ትግራይ መጉዳእቲ ሂወት ኣካልን ንብረትን ኣብፅሑ ኢሉ ኣሎ እቲ ምፍፃመ ንውዕል ፕሪቶርያ ዝጥሕስ ምዃኑ እውን እቲ መግለፂ ወሲኹ ገሊጹ ኣሎ መንግስቲ ኢትዮጵያ ዜና ክሳብ ዝቐረበሉ ግዜ ብዛዕባ እዚ ጉዳይ ዝሃቦ ወግዓዊ መግለፂ የለን ሕብረት ኣፍሪካ ብፕረዚደንት ነበር ኦልሴጉን ኦበሳንጆ ቢሉ ሓዱሽ ፃዕርታት ሽምግልና ንምጅማር ውጥን ከም ዘሎ ኣመልኪቱ ኣብዚ ጉዳይ ኣመልኪቱ ሰበስልጣን እቲ ሕብረት ምስ ወከልቲ ሃገራት ዓባይ ብሪጣንያን ኣውስትሪያን ከም ዝተላዘቡ እውን ተሓቢሩ ኣሎ ኮሚሽን ፖለቲካዊ ጉዳያት ሰላምን ድሕነትን ሕብረት ኣፍሪካ ኣብ ማሕበራዊ መራኸብታት ኤክስ ከም ዝሓበሮ ሰበስልጣን ፖለቲካዊ ጉዳያት ሰላምን ድሕነትን እቲ ሕብረት ምስ መሻርክቲ ሃገራት ኣውስትሪያን ዓባይ ብሪጣንያን ብምትሕባር ኣብ ቀፃሊ ስራሕቲ ተልእኮ ሰሙያ ጉጅለ ምክትታል ምርግጋፅን ምኽባር ውዕል ፕሪቶርያ ንምትሕባር ኣብ ዝኽእሉ ጉዳያት ከም ተላዘቡ ኣመልኪቱ ኣሎ ኣብቲ ዘካየድዎ ልዝብ ድማ ብመሰረ ስምምዕ ፕሪቶርያ ዝተጣየሸ ሰሙያ ጉጅለ ምክትታል ምርግጋፅ ምኽባር ውዕል ፕሪቶርያ ኣብ ዕማሙ ትኩረት ብምግባር ሰላም ንምዕባል ዘኽእል ስራሕቲ ደገፋት ንምጥንኻር ከም ዝሰርሑ ኣረጋጊፁ እዩ እቶም ኣካላት ኣብ ዘሳለጡ ሓብራዊ ዘተ ኩነታት ዲዲኣር ሰብኣዊ ረድኤት ከምኡውን ብፕረዚደንት ነበር ኦሎሴንጉን ኦበሳንጆ ቢሉ ኣብ ዝጅመር ሓዱሽ ፃዕርታት ዘተ እውን ዘትዮም ክብል እዩ ሓቢሩ ዘሎ ሕወሓት ኣብ ሳለስቲ ናብ ዲፕሎማስኛታት መሻርክቲ ሃገራት ማሕበረሰብ ዓለምን ኣብ ዘቕረቦ ፃውዒት ኣንፀላልዩን ዘሎ መዕነዋይ ኩናት ኣብ ምምካን ህፁፅ ስጉምቲ ክውሰድ ፀዊዑ ነይሩ እዩ እቲ ውድብ መንግስቲ ኢትዮጵያ ንስምምዕ ፕሪቶርያ ብተደጋጋሚ

0: ብምጥሓስ ንኸይዲ ሰላም ኣብ ሓደጋዊ ዲኦ ከም ዝርከብ ብምኽሳስ ብፍላይ ኣብ ቀረባ እዋን ናብ ዝረአ ዘሎ ምዕባለታት ነቲ ብፃዕሪ ዝተረኽበ ጅማሮ ሰላም ኣብ ሓደጋ ብምእታዋ ከቢድ ስክፍታ ከም ዝኣተወ እዩ ገሊጹ ነይሩ። ስምምዕ ፕሪቶርያ ብምሉእን ብእሙንን መገዲ ክትግበር እቲ ውድብ ቅሩብ ምዃኑ እዩ ኣብቲ ናይ ቀረባ እዋን ደብዳቤኡ ሓቢሩ ነይሩ።
1: ገለ ደገፍቲ ኩዕሶ እግሪ ብሰንኪቲ ገለ ተንተንቲ ኣካል ናይቲ ሰፊሕ ለውጢ ኣብ ስፖርታዊ ባህሊ ዝበልዎ ክብሪ ዋጋ ካብቲ ኣብ ሰሜን ኣሜሪካ ዝካየድ ዋንጫ ዓለም ፊፋ 226 ክእለዩ ተገዲዶም ኣለዉ። ንወይድ ልክዕ ከም ካልኦት ደገፍቲ እቲ ፀወት ዓለም ወይ ዘ ወርልድ ጌም ኢሉ ዝፅውዖ ኩዕሶ እግሪ ኩሉ ግዜ ዓብዪ ክፋል ናይ ህይወት እዩ። ኣብ 222 እዚ ወዲ 52 ዓመት ናብ ዋንጫ ዓለም ቀጠር ከይዱ እቲ ሃዋህ ኣብ ዙርያቱ ውራይ ድማ ቅድሚኡ ርእይዎ ዘይፈልጥ ክብል ይገልጾ። ኣብቲ ለይቲ ፍጹም ጓና ዝኾኑ ሰባት ሓቒፎምኒ ንስዩ እቲ መለክዒ ናይቲ ፀወታ ክብል ንመደብ ዘ ፊድ ናይ ኤስቢኤስ ሓቢሩ። ስለዚ ኣውስትራልያ ናብ ዋንጫ ዓለም ፊፋ 226 ምስ ሓለፈት ወይድ ኣብ ግዜ እቲ ውራይ ዘዕርፈሉ ናይ 4 ሰሙናት ዕረፍቲ ካብ ስራሕ ወሲዱ ቀዳማይ ምድባዊ ግጥም ኣውስትራልያ ኣንጻር ቱርክየ ንምዕዛብ ኢሉ ምስ ወዱ ናብ ቫንኩቨር ክጓዓዝ ተስፋ ገይሩ። ወደይ እቲ ምሕዝነት ኣብ መንጎ ሰባት ከሰማቐሮ ደልየዮ ኸኣ ይብል። እንተኾነ ግን ወይድ ካብ ሲድኒ ሓንቲ ቲኬት ናብቲ ግጥም ልዕሊ $600 ምስ ከደት ዋጋ ቲኬት ልዕሊ ዓቕሙ ከም ዝኸደ ቀልጢፉ ተረዲይዎ። እዚ ዝፍጸም ዘሎ ምዝመዛ መኽሰብ ዘይእመን እዩ ክብል ከዓ ይገልጾ። እቶም ዋጋታት ካብቲ ክውዝዑ ከለዉ ዝነበሮም ዋጋ 5 ዕፅፊ ከይዶም፣ ግን እቲ ገንዘብ ኣብዚ ከተጥፎ በቃ ዝግበ ኣይኮነን ክብል ከዓ ወሲኑ። ኣብ ክንዲኡ ንሱ ገንዘቡ ኣብ ፊጂ ኸይዱ ክዛወረሉ መሪጹ። እዚ ኣብ ሕቡራት መንግስታት ኣሜሪካ፣ ካናዳን ሜክሲኮን ብሓባር ዝካየድ ዋንጫ ዓለም ፊፋ 226 ካብ 32 ጋንታታትን 64 ግጥማትን ናብ 48 ጋንታታትን 104 ግጥማትን ክሰፍሕ ድሕሪ ምግባሩ ኣብ ታሪክ ዝዓበየ ዋንጫ ዓለም ደቂ ተባዕትዮ ክኸውን እዩ። እዚ ውራይ ብተወሳኺ ነቲ ዋጋ ትኬታት ከከም ጠለብ ዝትመነሉ ወይ ዝቀያየረሉ ዳይናሚክ ፕራይሲንግ ተባሂሉ ዝፅዋዕ ዘተኣታተወ ናይ ፈለማ ዋንጫ ዓለም ደቂ ተባዕትዮ ኮይኑኣሎ። እዚ ድማ ሓደ ካብቶም ዋጋታት ቲኬት ዝጸልዉ ቀንዲ ረቑሒታት እዩ። ብጠለብን ቀረብን ተወሲኑ ዝሽየጥ ቲኬት ወይ ዳይናሚክ ፕራይሲንግ ዘስዕቦ ክሳራ እንታይ እዩ? ቲኬታት ዋንጫ ዓለም 226 ካብቶም ቅድሚኦም ዝነበሩ ቲኬታት ዋንጫ ዓለም ቀጠር 222 ዝያዳ ኣዝዮም ዝኸበሩ እዮም። ገሊኦም ቲኬታት ንግጥማት ኣውደካ ምሕላፍ ብልዕሊ 500 ካብ 100 ወሲኾም። መርበብ ሓበሬታ ዘ ጋርድያን ዝሓለፈ መያዝያ ከም ዝፀብፀቦ እቲ ኣዝዩ ዝኸበረ ዋጋ ንፍጻመ ግጥም 226 ከባቢ 15,300 ተባሂሉ ተጻሒፉ ነይሩ። ንፍጻመ ግጥም 222 ግን እቲ ኣዝዩ ዝኸበረ ዋጋ ከባቢ 2200 ጥራይ ነይሩ። ኣሶሲትድ ፕረስ ኤፒ ኒውስ ድማ ኣብ ወርሒ ጉንበት ኣብ ዝፀብፀቦ ኣብ መርበብ ሓበሬታ ፊፋ ዋጋ መግዚኢ ቲኬት ንፍጻመ ግጥም እቲ ዝበለፀ ዝርካቡ ቲኬት ወይ ዘ ቤስት ኣቨይላብል ቲኬት ዝብሎ ናብ ጥቓ 46,000 ኮይኑ ክሳብ ወርሒ ሰነ እቲ ዝሓሰረ ቲኬት ንምዕዛብ ግጥም ኣውስትራልያ ኣንጻር ቱርክየ $529 ይዋግኡ። ግጥም ኣውስትራልያ ኣንጻር ዩስ ድማ ልዕሊ $1,000 በፂሕሎ። ኣብ ዋንጫ ዓለም 222 ብመሰረት ትመና ዋጋታት ፊፋ ንምድባዊ ግጥማት ኣውስትራልያ ንምዕዛብ እቶም ቲኬታት ብሓርፋፍ ግምጋም ካብ 100 ክሳብ $320 ጥራይ ምዃኑ ነይሮም። እንተኾነ ግን እቲ ውራይ ብቕልጡፍ እናቐረበ ኣብ ዝኸደሉ ዋጋታት ክቀያየሩ ትፅቢት ይግበረሎም። ዋጋታት ቲኬት ንገለ ግጥማት ድሮ ክጐድሉ ጀሚሮም ኣለዉ። ኣመሓዳሪ ኩዕሶ እግሪ ዓለም ዝኾነ ፊፋ ንመደብ ዘ ፊድ ከም ዝሓበሮ እቲ ወሰኽ ንቀረብን ጠለብን ስፖርት ሰሜን ኣሜሪካን ዕዳጋ ምዝንጋዕን ዘንጸባሪቕ እዩ ኢሉ። ፊፋ ብተወሳኺ እቲ ካብቲ ውራይ ዝተረኽበ ገንዘብ ናብ ምዕባለ ስፖርት መላእ ዓለም ዳግማይ ክዋፈር እዩ ኢሉ። ብመሰረት ዓመታዊ ጸብጻብ ፊፋ ዋንጫ ዓለም 222 ከባቢ $955 ሚልዮን ካብ መሸጣታት ልዕሊ 3.18 ሚልዮን ዝኾኑ ቲኬታት መኽሰብ ፈጢሩ። ናብቲ ክብሮ ወሰን ዝኾነ $8.7 ቢልዮን كابوانج عالم زي تاساس

ክብረ ሰማዕትና ዝኽሰምዖ ፅናኩም ብዛዕባ ኩዕሶ እግሪ ኢብራሂም ዓሊ ዘቕርቦ እዩ። በዛ ናይ ሰላማዊት ዮሃንስ ናብቲ ዝቕፅል መደብና ክንሰጋገር ኢና።

0: Stay connected through the unexpected with Invincible Wi-Fi from Spectrum. Invincible Wi-Fi keeps your home running with fast, fiber-powered internet and automatic 5G and 8-hour battery backup, making sure you stay on track, working, streaming, connected to friends and family, no matter what. Be invincible. Invincible Wi-Fi from Spectrum. Visit InvinciblewiFi.com to learn more. Restrictions apply. Services not available in all areas.
1: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኽቡ። sbs ትግርኛ ምስማዕ ኣጊብኩም ውሉ ዶ? ኣብ ፌስቡክና ኣቲኹም እትዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
2: ዳንኤል ሲዩም ምስ በዓልቲ ቤቱ ሶልያና ምስ ወዶም ኣብ 2016 ወለዱ ኣብ ናይ ቡን ሕርሾም ንምሕጋዝ ካብ መልበር ናብ ኢትዮጵያ ክልል ኦሮምያ ትርከብ ገጠር ኣገዩ ከይዶም ድሕሪ ናይ 3 ዓመታት ንሃገረሰብ ናብራ ናብ መልበር ተመሊሶም ኣገዩ ኮፊ ዝተባህለ ካፌ ማቕለውን መከፋፈልን ቡን ዘጠቓልል ትካል ከፊቶም ኣብ ከባቢ ኮሊንውድ ዝርከብ ኣጎየ ኮፊ ካብቶም ብኣፍሪቃውያን ዝውነኑ ፍሉጣት ካፌታት መልበርን ሓደ እዩ። ቡን ካብ ዘፍርዮ ሓርስቶ ዝተወልደ ዳንኤል ብዛዕባ ምስ ቡን ዘለዎ ምትእሳር ኣብ ኢትዮጵያ ዝነበሩ ፃንሒትን ሞይኡን ምስ ሃይሉ ሳህለ ኣውጊዑ ነይሩ። ዝሓለፈ ሰሙን ቀዳማይ ክፋሉ ቅሪብና ነርና፣ ዝተረፈ ክፋሉ ካብቲ ዝገደፍናዮ እቲ ወጊዕ ክንቅፅሎ ኢና። ናብኡ ከብለኩም
3: SBS ጥቡቅ ድሕርዚ እዩ ኣገዮ ቡን ተወሊዱ ማለት እዩ። ምናልባት ብሓፂሩ ስራሕ ዝጀመርኩምሉ ኣጋጣሚ እንታይ ይመስል ነይሩ? ሕዚ ክንደይ ዓመት ኮይኑዎ ኣሎ ኣገዮ ቡን?
4: ኣገዮ ኦልሞስት ማለት ኣገዮ ሓሳብ ተወሊዱ እዩ ነይሩ ሽዑም፣ ግን ኣብዚ ምስ ተመለስና 2019 ተመሊስና ማለት እዩ 2019 ምስ ተመለስና ትስራሕ ጀሚርና እዩ ማለት እዩ። ናይ ኢምፖርት ንምግባር ቲ ፕሮሰስ ጀሚርና እዩ። ኣነ ኣብዚ መፅአ እናሰራሕኩ ነረ ካሊእ ስራሕ ኣብ ሆስፒታልቲ ማለት እዩ። ዝኾነ ቬኒዩ ማኔጅ እናገበርኩ ነረ ዋይን ባር እንታይ ስሞ ሜልበርን። ታኡ 2020 ልክ ኮቪድ ምስኣተወ ናይና ናይ መጀመርያ ኢምፖርት ጌርና ጃንዋሪ ኢምፖርት ጌርና ያው ምስኣተወ ቅድሚ ምእታው ተወሰኑ ዝርከቡና ሰባት ረኺብና ነርና፣ ግን ያው ኮቪድ ብምእታው ብዙሕ ሰብ ብዙሕ ቀለ

0: ላዊ ነይሩዎ ቢዝነስ ዳርጋና ተዓጽዎ ዩኒየር በፍላይ ተሆስፒታሊቲ ኢንዱስትሪ ተዓጽዎ ዩኒየሩ ስለዚ ትኽንራኽዎ ዝነበርና ዕዳጋ ጠፊኡ ማለት እዩ ስቶሬጅ ቲናዮ ናይ ስቶሬጅ ክባር እዩ ብዙሕ ኣትኸፍል ስለዚ ያው እናውፃና ምሻጥ ጀሚርና ማለት ብችርቻሮ ገለመለ ንሓበሻ ኢና መጀመርያ ጀሚርና ታኡ ማች 2020 ንምንታይ ንቐልዎን ኢልና ሓሲብና ብችርቻሮ ብዙሕ ማለት ከቢድ እዩ ነይሩ ሶ ሪስክ ወሲድና ኣጌዮ ኮፊ ሮስት ምግባር ሽዑ ጀሚሩ ማች 2020 ሮስት ጌርና ንሱ ደሞ ብሶሻል ሚድያ ብዝፈልጦም ሰባት ብኢሜይል ምትቡና እንትጥዕምዎን ፈትዮሞ ንመስራ ቤቶም ሰባት ብኢሜይል እናለኣኹ ገለ መለ በቃ ብዙሕ ሰብ ተሓባቢሩና እቲ ናይ ሜልበርን ኮሚኒቲ ማለት እዩ ማለት እቲ ቦቲ ኢንዱስትሪ ዝፈልጣቶም ሰባት ከምኡ ኢና ተበጊስና እቲ ስራሕ ተጀሚሩ ነንሽተ ብሶሻል ሚድያ ኢና ዳርጋ ጀሚርና እዮ ምሻጥ
1: ከም ንፈልጦ ሜልበርን ካፍተን ኣብ ዓለም ብቡን ምፍላሕ ብቡን ምሻጥ ዕርየን ዝፍለጣ ከተማታት እየን ኣብ ከምዚ ዓይነት ከባቢ ከዓ ብዙሕ ዓይነታት ቡን ኣሎ ብዙሕ ዓይነት ናይ ፅሬት ደረጃታት ኣሎ ብዙሕ ዓይነት ብራንድ ኣሎ ናይ ባዕልኻ ብራንድ ሒዝካ ኣብዚ ዕዳጋ እዚ ምውሳእ ማዕረኽ እንደይ ከቢድ እዩ ወይ ቀሊል እዩ ወይ ከመይ ክኢልኩምዎ ትውድድር
0: ማለት ብጣዕሚ ከቢድም ቀሊልም እዩ ከቢድ ዝገብሮ ከምቲ ዝበልካዮ ሜልበርን ማለት ብዓለም ቀዳመይቲ እያ ዳርጋ ስፔሻላይዝ ብምግባር ብቡና ስፔሻሊ ቦቲ ስፔሻሊቲ ዝበሃል ኢንዱስትሪ ብሲንግል ኦሪጅን ዝኾኑ ስፔሲፊካሊ ታብ ሓንቲ ቦታ ታብ ሓንቲ ዳርጋ ቀበሌ ማለት እዩ ተፈለየ ቡና ብምቕላው ቦቲ ስራሕም ስፔሻላይዝ ብምግባር ሜልበርን ቀዳመይቲ እያ ስካብ ሕዚ ብዙሕ ዓድታት ዝመፀሎ ሕዚ ንላዕሊ ከም ጃፓን ሳውት ኮርያ ገለመለ ስፔሻላይዝ እናገበራ ዝመፀለዋ ግን ስካብ ሕዚ ከምቲ ዝበልካዮ ሜልበርን እዩ እና ብጣዕሚ ፅቡቃት ካፌታት ዘለዎ ሮስት ብምግባር ብዓለም ዝፍለጡ ሰባት ዘለዎ እዩ ንሱ የኽብድ እዩ ናብዚኹም ናብቲ ንሱ ሰንጢካ ንምእታው ከቢድ እዩ ግን ከም ማንኛውም ኮመርሻል ኮፊ ተጠቂምካ ካፌ መኽፋት ማንም ሰብ ክገብሮ ዝኽእል እዩ ያው ስክሰስፉል ክትኮን ትኽእል ኢኻ ኣይትኽእልን ከም ኣከባቢ ይውስን እዩ ገለመለ ማለት ብዙሕ ሰብ ካፌ ከፊቱ ራን ዝገብረሉ ቦቲ ንሕና ሌቨል ግን ዝኣተናዮ የኽብዶ እዩ ሓደ ትፍልጦ የድልየካ እዩ ብደንብ ትፈልጦ ኢንዱስትሪ ምዃን ኣለዎ ክሬዲብሊቲ እንድሕር ዘየሉካ ምንም ክሰርሐም ኣይትኽእል ናፍቲ ስፔሻልቲ ኢንዱስትሪ ትፈልጦ ብደንብ ተኣምነሉ ስራሕ እንድሕር ዘይኮይኑ ስክሴስ ይመፅን ብገንዘብ ኢንቨስት ጌርካ ዝስራሕ ስራሕ ኮነ ፍልጠትን ድልየትን እዩ ትዋና ነገር ስለዚ ትንሕና ሰለስተ ዓመት ኬድና ኣብ ኢትዮጵያ ስቁኢልና ብዘይእንካም ዝሕለፍናዮ ግዜ ንሱ ቀሊል ነገር ኮነ ብዙሕ ተማሂርናሉ ኢና እና ንሱ ታኡ ከም ናይና ዓይነት ባክግራውንድ እንተልዩካ ደሞ ብብዙሕ ነገር ማለት ብዙሕ ኣድቫንቴጅ እዩ ዘለና ኣብዚ ዓዲ ዓቢና ታኡ ደሞ ኣፍትመለና ኮኔክሽን ኣብኡ ትስራሕ ንፈልጦ ኢና ታብ ፋም ናብዚ ዝሰርሐ ሰብ ዘሎም ኣይመስለኒ ኢቨን ብናይ ሳውት ኣሜሪካ ሕዚ ብዙሕ ፕሮዲስ ዝገብሩ ንሳቶም እዮም ተሃባና ግን እቲ ናይ ኣገዮ ስቶሪ ብጣዕሚ ዩኒክ እዩ ብብዙሕ መንገዲ ማለት እዩ እና ግን ቀሊለ ኮነን ማለተይ እንታይ እዩ ነዊሕ ግዜ ምንም ስክሴስ ዘይረአካሉ ኢኻ ትጓዓዝ ንሱ ደሞ ትስራሕ እንድሕር ዘይፈሊጥካዩ እምነት እንድሕር ዘየድልዩካ ያው ጊቭ ኣፕ ንምግባር ቀሊል እዩ ሓደ ዓመት ክልተ ዓመት ሰሪሑ እኮ ብዙሕ ሰብ ስክሴስ ዘይረአየ ጊቭ ኣፕ ዝገብር ንሱ እዩ ግን ጥልቂ ዝኾነ ልምድን እቲ ኢንዱስትሪ ብደንብ ትፈልጦ እንድሕር ኮይንካ ግን ቀሊል ዝገብሮ ንሱ እዩ
1: ፅቡቅ ዳኒ ካልእ ኣብ ኣገዮ ካፌ ዝረእኽዎ ዝተፈለየ ነገር ዝመስለኒ ቅድሚ ሕዚ ኣነ ዘይረእኽዎ ኣብ ተቐርብዎ ቡን እቲ ቡን ካበይ ከባቢ ከም ዝመፀ መን ዝበሃል ሓረስታይ ከም ዘፍረዮ ምናልባት ብዛዕባቱ ሰብ እውን ዝምልከቱ ነገራት ብዝርዝር ትፅሕፉ ወይ ዝሓዘ ወረቐት ምስቲ ቡን ኣተሓሒዝኩም ተቕርቡ ኢኹም እናተገረምኩ ነይረ ናይቲ ናተይ ቡን ዘፍረየ ሓረስታይ ስም ዝክረእየ ግዛው ኣለማዮሁ ዝበሃል እዩ ንብዙሕ ግዜ ዘይፈልጦ ሰብኣይ ኣብ እምሮ ምሳይ ፀኒሑ ነይሩ ንምንታይ ኢኹም ከምኡ ትገብሩ
0: ማለት ንሱ እዩ እቲ ስፔሻልቲ ዝገብሮ ንሱ እዩ ስፔሻልቲ ኢንዱስትሪ ምንታይ እዩ ኮንስንትሬት ዝገብር ትዋና እዚኣ ናብ ትግርኛ ባዕልካ ተርጎመ ኢኻ ስስተይናብሊቲ ስለ ስስተይናብሊቲ እንድዩ እና ስፔሻላይዝ ዝገብር ደሞ እቲ ኢንዱስትሪ እንታይ እዩ ዲሬክትሊ ታብ ሓደ እንድሕር ክኢልካ ታብቲ ሓረስታይ ባዕልካ መግዛእ እዩ ቲ በነፊት ናብቲ ሓረስታይ ክኸድና ቲሕርሻ ስስተይናብል ክኾን ምእንታን
1: ንቐፃልነት
0: ክህልዎ ቐፃልነት ክህልዎ ምእንታን ታኡ ንስኻ ቀሊኻ ኣፍሊሕኻ እንተገበርካዮም እንታይ ከቢድ ስራሕ ዝሰርሖ ተሓረስታ እዩ ስለዚ ናቱ ስም ናቱ ታሪክ እንተተረእዩ ደሞ ዝበለፀ ክረደት ትቦኖቲ ልክዕ ሓደ ሰብ ንምሳሌ ብኣርት ኢንዱስትሪ ገለመለ ዝይፍለጥ ይኮነን ዝኾነ ዜማ ንድሕር ነይሩ ቅድሚ ሕዚ ተሰርሐ ወይም ገለመለ እንኳን ንድሕር ኮይኑ ነቲ ቅድሚኻ ዝነበረ ሰብ ክረደት ትህበኾነ ከምኡ ዳርጋ መባል እዩ ማለት ንስኻ ክትፍለጥ ጥራይ ዘይኮነ ንስኻ ክትፍለጥ ዝሕግዘካ ዘሎ ትከቢድ ስራሕ ዝሰርሐ ሰብ ኣሎ ብታሕቲ ማለት እዩ ስለዚ ንዕኡ ሚኻ ፕሮሞት ትገብር ንዕኡ ፕሮሞት እንትትገብር ሰብ ደሞ ኣብ ምንታይ ዓይነት ግዜ ኢና ዘለና ኮንሽስ ስፔንደር ማለት ቲ ገንዘብ ዘውፅኦ ገንዘብ እንታይ እዩ ስሙ ትርጉም ክህልዎ ዝደሊ ሰብ እዩ ብዝሓ ዘሎ ኮነን ኣብ ፅቡቅ ሁኔታት ዘሎ ማለት እዩ እና ተሓድ ውልቀ ሰብ መፅኡ ዝጥቀም ቡን ጥራይ ኮነን ትቦ ኤክስፔሪንስ ኢካ ትቦ ዘለካ እዚ ንሳ ሒዙ እንተንብብ ታቡና ጣዓመ ቦቲ ጣዕሚ ናቲ ቦታ እዩ እንታይ ስሙ ዝስእሎ ብህሊንኡ ነቲ ሓረስታይ ይስእሎ ኣሎ ንእሽተይ ታሪክ ኣለዎ እንታይ ባክግራውንድ ከምነበሮ ስለዚ ናፍቲ ቦታ ኢካ ትወስዶ ብኣምስዎ ኣለዉ የንብብዎ ኣሎ ስለዚ ናፍቲ ቦታ ካይዶም ማለት እዩ
1: ዝገርም እዩ ሕቶታተይ ዳርጋ ይውድእ ኣለኹ ምናልባት ኣፍቲ ናይ ቡን ንግዲ ዕውት ንምኳን እትኽተሎ ናይ ንግዲ ኣካይዳ ወይ እስትራቴጂ እንድሕረሉ ኮይኑ እውን ተተከፍለና
0: የብለይን እዚ ከስሕቅ ይኽእል እዩ የብለይን ማለተይ እንታይ እዩ በቃ መንነትና እዩ እስትራቴጂና መንነትና ጥራይ ንስኻ ባዕልካ መሲልካ መቕራብ እዩ ትዋና ነቲ ዘለና እዩ ማርኬት ማለት እዩ ነቲ ንሕና
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
6: ฟังเรื่องราวที่น่าทึ่งต่างๆได้ฟรีทั้งโทรศัพท์มือถือหรือแท็บเล็ตไปที่ sbs.com.au/thai หรือดาวน์โหลด SBS Audio App มาใช้เดี๋ยวนี้เลย
7: SBS Audio App ลอมีดาวน์โหลดเกียร์คุมคุณลมทฟทวมมดบัตคือสมอมจำรูกับ App Store ไว้กับ Google Play บนตากตรขบวทุลีคุม
8: ክብራት ሰማዕትና ኣብቲ ናይ ቃል ምሕትት መደብና ዝሰማዕኩምሞ ዛንታ ናይ ዳንኤል ስዩም ኣብ ኮሊንውድ ማእከል ከተማ ሜልበርን ካፌ ዘለዎ እዩ። ብዛዕባኡ ምሉእ ትሕዝቶ ክትሰምዖ እንተደሊኹም ኣብ sbs.com.au/ትግርኛ ኣትኹም ኣብ ዝኾነ ሰዓት ክትሰምዖ ትኽእሉ ኢኹም።

0: ከምኡን ኣብ ናይ ፌስቡክ ትግርኛ ኤስቢኤስ ኣትኹም ውን ክፀንሐኩም እዩ። ኣብ ዝኾነ ሰዓት ክሰምዖ ትኽእሉ ኢኹም። ባር ሰማዕትና መደብና ናብ ምዝዛሙ እዩ ዘሎ ሓደ ትሕዝቶ ተሪፍና ኣሎ። ኣብ ዝቕርብ እዋን ጀመርናዮን ቋንቋ እንግሊዝኛና ንምምዕባል ዝሕግዝ ገለገለ ሓፀርቲ ትሕዝቶታት ኣለውና፣ ካብኡ ሓደ ክቐርበልኩም።
1: Words we use, football edition. Hear it on the pitch, use it in conversation. Keep your eye on the ball.
0: Keep your eye on the ball. Malet atkro gber malet you. Kuso ktsawot kolakha kul gize eta kuso abe kemzella ktfelt alloka. እታ ኩዕሶ ልዕሊ ኩሉ ኣገዳሲት ክፋል ናይቲ ፀወታ ስለ ዝኾነት ነታ ኩዕሶ እንተ ዘይረኣኸያ ፅቡቅ ክትፃወት ኣይትኽእልን ኢኻ። ተፃወቲ ነንሕድሕዶም ከም ዝኽብሉ ትሰምዖም ትኸውን።
2: ኣሰልጠንቲ
0: ኩዕሶ እግሪ ኩሉ ግዜ ከምዚ ይብሉ፣ ነዚ ተጠቒሞም ከዓ ንጋንቲኦም የበራትዑ።
3: We can still win this game. Remember, eyes on the ball and don't lose focus.
0: ሕጂ ግና ብዛዕባ ፀወታ ኩዕሶ እኳ እንተዘይተዛርብና ነዚ ሓረግ ኣብ መዓልታዊ ህይወትና ንጥቀመሉ ኢና። ሓደ ሰብ ኪፕ ዩር ኣይ ኦን ዘ ቦል እንተ ኢሉካ ኣብቲ እትገብሮ ነገራት ከተተኩር ኣለካ ማለት እዩ። ንኣብነት ንሓደ ኣብ ዕዮ ገዝኡ ዘየተኩር ዘሎ ቆልዓ ከምዚ ክትብሎ ትኽእል።
4: You've got to read the question carefully. Keep your eye on the ball.
0: ወይ እውን ንሓደ ሰብ ኣገዳስ ዕዮኡ ክውድእ እንተ ተደልዩ ነዚ ክትብሎ ትኽእል ኢኻ።
5: Keep your eye on the ball. You cannot mess up this report.
0: ከተተኩር ከም ዝደለኻ ንኻልእ ሰብ ንምሕባር እውን ክትጥቀመሉ ትኽእል ኢኻ።
6: Don't distract me. I'm trying to keep my eye on the ball here.
0: ሕጂ ኸዓ ኣብቲ ናይ ብዙሕ ባህሊ ካውንስል ዝኾነ ጎልድ ኮስት ዝርከቡ ተምሃሮና ብዛዕባ ዝሓረ ግዜ እንታይ ከም ዝሓስቡ እስከ ንስማዕ።
7: Keep the, your eye on the ball. I think what it means is to be focused on your goal. To focus on what matters.
8: When I'm studying, I like to keep my eye on the ball.
9: Keep your eyes on the ball means to concentrate. Of course, when I cook, I keep my eyes on the recipe and the ingredients.
10: Well, keep my eye on the ball. When it comes to learning English means that I am there committed every Tuesday to improve my English.
0: Lomi Englishinya natamaharka, have you kept your eye on the ball? Hiji naz'aw ilkabalo. Bena samara bahal እዚ ኣብ መሬት ውራንጅሩ ናይ ህዝብታት ኩሪንስ ከም ዝቐረበ ኣፍልጦ ክህብ ፈቱ። እዚ መደብ ወርልድ ዊ ዩዝ ብኤስቢኤስ ለርን እንግሊሽ ዝቐረበ ትሕዝቶ እዩ።

ኩራ ሰማዕትና ክሳብ ዕለት ኣርስታት ዜና ናይዚ ዕለት ሒዘ ዝምለሰኩም በዛ ናይ ፌቨን ፀጋይ ወስን ትብል ዜማ ክትዛነዩ ዕድመኩም።

ኩራ ሰማትና ናይ ሎሚ መደብና ኣምዛሞ ኣርሳት ዜና ክደግመልኩም ናይ ቀደም ኣውስትራልያዊ ናይ ዓመት ቀንዲ ተመራማሪ ስነ ፍልጠትን ሪቻርድ ስኮልየር ድሕርቲ ንነዊሕ እዋን ብመንሽሮ ሓንጎል ክገብሮ ፀንሐ ናይ ሞትን ሕየትን ቃልሲ ኣብ 59 ዓመት ዕድሚኡ ዓሪፉ ኣውስትራልያ ቅድምቲ ኣብ መዓልቲ ልደት ንጉስ ንደቂ ኣንስትዮ ዝወሃብ ንኣፍልጦ እኹል ክሳብ ዝኸውን ነዊሕ ክዕዞ ተሪፉ ኣሎ ክትብል ጋቨርነር ጀነራል ገሊፃ ኣብ ኣስመራ ብዝተገብረ ቅድድም ጉያ እግሪ ማራቶን ናሆም ኤርምያስን ናዝሬት ወልዱን ተዓዊቶም ባርሰማዕትና ናይ ሎም መደብና ኣዛዚብና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነ ዝምነየልኩም ንሳኹም ፀናሕኩ ኣዳለውን ኣቕራብን ዝመደብ ቤየነሰመረ ሩኽ መዓልቲ እዩ

የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊን አገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 1/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። አገርኛ ሪፖርትና የቃለ ምልልስ ዝግጅቶቻችን ተካተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎችን እናስቀድማለን። እስራኤል ቤይሩት ላይ ጥቃት ሰነዘረች። የአውስትራሊያ መንግስት የህዝቡን የለውጥ ጥያቄ እያደመጠ ነው አለ። የአውስትራሊያ ብሔራዊ እግር ኳስ ቡድን ሶኮሩስ እሁድ ከቱርኪያ ጋር ለፊፋ የዓለም ዋንጫ ቫንኮቨር ላይ ሊጋጠም ነው የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። እስራኤል ከአንድ ሳምንት የሰላም ስምምነት በኋላ የቤይሩት ደቡባዊ ክፍለ ከተሞች ላይ ጥቃት ሰንዝራለች። የሊባኖስ ባለስልጣናት እንዳስታወቁት ከሆነ ዳህዬ ላይ በተሰነዘረው የእስራኤል ጥቃት 2 ሰዎች የተገደሉ ሲሆን 20 ያህል ቆስለዋል። እስራኤል በበኩሏ ጥቃቱን የፈጸመችው ሄዝቦላ ከሊባኖስ ወደ ሰሜናዊ እስራኤል በመተኮሱ የፈጸመችው ያጸፋ ጥቃት መሆኑን አስታውቃለች። ሆኖም ሄዝቦላ ጥቃት ስለመሰንዘሩ ኃላፊነትን አልወሰደም። ጥቃቱን በተመለከተ አንድ የኢራን ምክር ቤት አባል ኢብራሂም ራዚ ወሳኝና አሳማሚ እርምጃ መወሰድ እንደሚገባ የተናገሩ ሲሆን የቀጠናውን ግጭት ለአዲስ ውጥረት እንደሚዳርግም ስጋት አሳድሯል። ይህ በእንዲህ እንዳለም እስራኤል በአንድ የጋዛ ፖሊስ ጣቢያ ላይ በፈጸመችው የአየር ጥቃት ሳቢያ 5 ፍልስጤማውያን መገደላቸውና 16 መቁሰላቸውን የጤና ሚኒስቴር አስታውቋል። የአየር ጥቃት የተደረገው የደቡብ ጋዛ ካህን ዩኒስ አቅራቢያ ተፈናቃይ ቤተሰቦች የተጠለሉበት ቀይ ነበር። የእስራኤል መከላከያ ጥቃቱን አስመልክቶ የሰጠው መግለጫ የለም። በጋዛ ጤና ባለሥልጣናትም በኩል ከተገደሉት ወይም ከቆሰሉት ውስጥ ምን ያህሉ የፖሊስ ሰራዊት አባላት እንደነበሩ አልተመለከተም። በሌላ በኩል ፈረንሳይ የእስራኤልና ፍልስጤማውያን የሁለትዮሽ መንግሥት መፍትሄ ጥረት ለማንቀሳቀስ በመጪው ሳምንት አንድ ዓለም አቀፍ ስብሰባን ታስተናግዳለች። የፈረንሳይ የውጭ ጉዳይ ሚኒስትር ጄን ኖል ባሮት እንዳሉት በስብሰባው በመቶዎች የሚቆጠሩ ፍልስጤማውያንና እስራኤላውያን አንቂዎች እንዲሁም የመፍትሄ ሐሳቡን የሚደግፉ ከመላው ዓለም የተውጣጡ ሚኒስትሮች ይታደማሉ። በእስራኤልና ፈረንሳይ መካከል ተከስቶ ባለው የሻከረ ግንኙነት ሳቢያም እስራኤል ሚኒስትር በስብሰባው ላይ ይታደማሉ ብለው እንደማይጠብቁም የፈረንሳይ ሚኒስትር ባሮት ተናግረዋል። አያይዘውም ፈረንሳይ ከ
1: La France a des relations.
2: France has historical friendships with the Israeli.
0: ፈረንሳይ ከእስራኤል ህዝብ ጋር ታሪካዊ ወዳጅነት ያላት ናት። ይሁንና አሁን ስልጣን ላይ ካለው የእስራኤል መንግስት ጋር ጥልቅ ልዩነትና ስር የሰደደ አለመግባባቶች አሉን። ለነዚህም ነው በቶች የሚቆጠሩ የፍልስጤምና እስራኤላውያን አጥቂዎች በቀጣዩ አርብ በመልካም ጎኑ የምናስተናግደው። ይህም እንደ እስራኤል ሁሉ የሁለትዮሽ መንግስት የማቆምን መፍትሄ ለሚቀበሉ 15 ሚኒስትሮች ሳቢዎቻቸውንና ምክር ሐሳቦቻቸውን የማቀረብ እድል ይቸራቸዋል ብለዋል። የአውስትራሊያ ፌዴራል መንግስት የዋን ኔሽን ፓርቲ ከፍ ያለ የህዝብ ድጋፍ ማግኘት ተከትሎ የህዝብን ቅሬታ እያደመጠ ነው ብለዋል። ዛሬ ጁን 8 ይፋ በሆነው የአውስትራሊያን ጋዜጣ የህዝብ አስተያየት ስብስብ መሰረት የዋን ኔሽን ፓርቲ በአራት ነጥብ ከፍ በማለት 31% የህዝብ ድጋፍን አግኝቷል። የሊበራል ፓርቲ በአንድ ነጥብ ዝቅ ብሎ 30%፣ የሊበራል ናሽናልስ ጥምረት በሁለት ነጥብ ወርዶ 18% ላይ ተገኝተዋል። የሊበራል ፓርቲ የማህበራዊ አገልግሎቶች ሚኒስትር ከቻናል 7 ጋር ባደረጉት ቃለ ምልልስ አውስትራሊያን በእጅጉ ለውጥ በመሻታቸው ሳቢያ መንግስት ማድመጡን እንደየቀጠለ እንዳለ ሲናገሩ አውስትራሊያውያን በእጅጉ ለውጥን ለመሻታቸው ሳቢያ ዋን ኔሽን ሞቅ ያለ ድጋፍን አግኝቷል እያልኩ ያለሁት ምንድን ነው? እኛ ለውጥን እየተገበርን ነው። እርግጥ ነው አወዛጋቢም ቢሆን በጀቱ አንዱ የዛ ምሳሌ ነው። ውጤት ወጣት አውስትራሊያውያን አንድ ቀን ጣራና ግድግዳ እንዲያቆሙ የሚያስችል ትልቅ ለውጥ እያካሄድ ነው ብለዋል። የአውስትራሊያ ጠቅላይ እንደራሴ

በንጉሥ ልደት ሽልማት ተቀባዮች ዘንድ የሴቶች አስተዋጽኦች የተመጣጠነ ለመሆን ብዙ እንደሚቀረው አመላክተዋል። ከ703 ከጠቅላላ ኒሻን ዘርፍ ተሸላሚዎች የሴቶች ቁጥር ውስጥ 230 ብቻ ነው። ጠቅላይ እንደራሲዋ ምንም እንኳ የዘንድሮ ካምና ጋር ሲመጣጠን በ5% ከፍ ያለ ቢሆንም በቂ አለመሆኑን አመላክተዋል። ጠቅላላ ተሸላሚዎች ቁጥር ከ900 በላይ አውስትራሊያን 2026 የንጉሥ ልደት ለልዩ አስተዋጽኦቻቸው እውቅና ተቸሯቸዋል። ከተሸላሚዎቹ መካከል የህንድ አውስትራሊያ ባህላዊ ህብረተሰብ የቀድሞ ፕሬዚደንት ኑሹር ኢራኒ ደስታቸውን ሲገልጡ ስሜቱ ግልጽ ነው። በጣም ደስታ ሰጪ ነው። ስለምን እውቅናን በማህበረሰብና በመንግስት ማግኘት እናም ያ በጣሙን ከፍ ያለ እርካታን ይቸረኛል። ይህን ስከውን የነበረው ለረጅም ጊዜ ነበር። ለረጅም ጊዜ የዘለቀ የማህበረሰብ አገልግሎት በኔ ትሁት መንገድ በተለያዩ ሚናዎች አገልግሎቶችን ለማበረከት ሞክሬያለሁ ብለዋል። የአውስትራሊያ ብሔራዊ እግር ኳስ ቡድን ሶኮሩስ አንቂ ቴይ የንጊ በሶኮሩስ አካባቢ አዝጋሚ የሆኑ ሁለት የወዳጅነት ጨዋታዎች ስጋት እንደማይገባው ተናግሯል። የሶኮሩስ የፊፋ ዓለም ዋንጫ እሁድ ከቀትር በኋላ ቫንኮቨር ውስጥ ከቱርኪያ ጋር ይካሄዳል። የ2026 የዓለም ዋንጫ ውድድር በኤስቢኤስ የቀጥታ ስርጭት መከታተል ይችላሉ። በዚሁ ወደ ውጭ ምንዛሬ ተመና መረለና አንድ አውስትራሊያ ዶላር 111 ኢትዮጵያ ብር ከ63 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 21። ሜልበርን ፀሐያማ ይሆናል። ዝቅተኛ 10 ከፍተኛ 19። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 23። ፐርስ ብራ ይሆናል። ዝቅተኛ 10 ከፍተኛ 17። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 20። ሆባርት ፀሐያማ ይሆናል። ዝቅተኛ 7 ከፍተኛ 17። ካምብራ ብራ ይሆናል። ዝቅተኛ 2 ከፍተኛ 16። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 1 ከፍተኛ 31። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 27። ዜናዎቹን ከማጠቃላችን በፊት ረሰ ዜናዎቹን ደግመን እናሰማለን። እስራኤል በቤይሩት ላይ ጥቃት ሰነዘረች። የአውስትራሊያ መንግስት የህዝብን የለውጥ ጥያቄ ያደመጥን ነው አለ። የአውስትራሊያ ብሔራዊ እግር ኳስ ቡድን ሶኮሩስ እሁድ ከቱርኪያ ጋር ለፊፋ የዓለም ዋንጫ ቫንኮቨር ላይ ሊጋጠም ነው የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: June 12th, the FIFA World Cup 2026 kicks off with a massive weekend on SBS.
5: The World Cup has started.
4: Friday and Saturday, all eyes will be on the three host nations as they get their tournaments underway. Then Sunday, heavyweights Brazil open their campaign against Morocco and Australia take to the world stage against Turkey. The FIFA World Cup 2026 starts June 12th, live, free and exclusive on SBS and on demand.
6: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናመራለን። የሰባተኛውን ሀገራዊ የምርጫ ሂደት አጠቃሎ ያንጸባርቃል ነው።
7: ሀገርኛ ሪፖርት
8: የኢትዮጵያ ብሔራዊ ምርጫ ቦርድ 47 መደበኛ ቅሬታዎች ቀርበውልኛል እንደዚሁም 825 የምርጫ ክልሎች ውጤታቸውን ይፋ አድርገዋል አለ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ዙሪያ ከ31 የፖለቲካ ፓርቲዎችና 16 የግል እጩዎች በድምሩ 47 መደበኛ ቅሬታዎች መቅረባቸውና ቅሬታዎቹንም በሕግ ባለሙያዎች ጉባኤ ያጣራ መሆኑን አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ሰሞኑን በሰጡት ጋዜጣዊ መግለጫ ምርጫው ፍትሃዊነትና ጋይታማኒነት ለማረጋገጥ ቦርዱ የሕግ ባለሙያዎች ጉባኤ ማቋቋሙን ገልጿል። ጉባኤው በምርጫው ላይ የተከሰቱ ኩነቶችን በሕግ ሚዛን መርምሮ ውሳኔ እንዲያሳልፍ የተዋቀረ ነው ብለዋል። ሰብሳቢው እንዳሉት ቦርዱ ከምርጫው ቀን በፊት ለፖለቲካ ፓርቲዎች ቅሬታ እንዴት ለማንና መቼ መቅረብ እንዳለበት ዝርዝር መመሪያ ሰጥቶ እንደነበር አስታውሰው እስካሁን ለቦርዱ የቀረቡት 47 መደበኛ ቅሬታዎች በልዩ ቅጽ ተሞልተው በሰው በቪዲዮና በሰነድ ማስረጃዎች የተደገፉ በመሆናቸው 31 በፖለቲካ ፓርቲዎችና 16 በግል እጩዎች የቀረቡ ሆነው ተቀብያለሁ ብሏል። ቅሬታዎቹ የፖለቲካ ፓርቲዎች ወደ ምርጫ ጣቢያዎች እንዳይገቡ መከልከላቸውን፣ እጩዎች ከውድድር እንዲወጡ ማስፈራሪያ እንደደረሳቸው፣ በምርጫው ዋዜማና በእለቱ ህገወጥ ቅስቀሳ መደረጉን፣ አንዳንድ የምርጫ አስፈጻሚዎች ወገንተኝነት ማሳየታቸውን፣ እንደዚሁም ቦርዱ የምርጫ ሰዓት እንዲራዘም ቢወስንም አንድ

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ጃ መውሰዱንም ተናግረዋል። በተለይ በድምጽ ቆጠራ ወቅት የፓርቲ ወኪሎች መገኘት ወሳኝ በመሆኑ ቦርዱ ለፓርቲ አመራሮች በቀጥታ ስልክ በመደወል ወኪሎቻቸውን እንዲያሰማሩ ክትትል አድርጓልም ብለዋል። በሌላ በኩል ሰብሳቢው እንዳስተዋወቁት በአገር አቀፍ ደረጃ ምርጫ ከተካሄደባቸው 1138 የምርጫ ክልሎች መካከል 828ቱ የማዳመር ስራቸውን አጠናቀው ውጤታቸውን ይፋ አድርገዋል ብለዋል። ይህ መረጃ እስከተጠናቀረበት ጊዜ ድረስ በአዲስ አበባ ሐዋሳና ሌሎች ትላልቅ ከተሞች ውጤታቸው ሙሉ በሙሉ ይፋ ለማድረግ ጊዜ እየወሰደ መሆኑን የተናገሩት ኃላፊዋ በአዲስ አበባ ከ33 የምርጫ ክልሎች መካከል ውጤታቸውን በምርጫ ክልል ደረጃ ይፋ አደረጉት 11 ሲሆኑ በአንዳንድ ክልሎች እስከ 122 እጩዎች መወዳደራቸው የማዳመር ሂደቱን እንዲዘገይ አድርጎታል ብለዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ በሲዳማ ክልል ከ19 የምርጫ ክልሎች ውጤታቸውን የለጠፉት 2 ብቻ ሲሆኑ በሐዋሳ አንድ የምርጫ ክልል ብቻ 303 የምርጫ ጣቢያዎች ለሚያካትት ማዳመሩ ጊዜ ወስዷል ብለዋል። በደቡብ ምዕራብ ኢትዮጵያ ክልል ከ22 የምርጫ ክልሎች መካከል ውጤታቸውን ያጠናቀቁት 8 ሲሆኑ የምርጫ ጣቢያዎቹ ከማዕከላት ጋር ያላቸው ርቀት፣ ከባድ ዝናብ፣ የመንገድ መጨናነቅና የትራንስፖርት ችግሮች ለመዘግየቱ ዋነኛ ምክንያት ናቸው ብለዋል። በሶማሌ፣ በአፋር፣ በቤንሻንጉል ጉሙዝና ጋምቤላ ክልሎች የታየው ውጤት መዘግየት ደግሞ ቀድሞ ከሚጠራው የምርጫ ደረጃጀት ጋር የተያያዘ መሆኑን ገልጿል። በዚህ አደረጃጀት የፌደራል ምርጫ ክልሎች ከ3 እስከ 8 የሚደርሱ የምርጫ ክልል ምክር ቤት ምርጫ ክልሎችን በስራቸው ስለሚያካትቱ ሁሉም ውጤቶች ሳይሰበሰቡ የፌደራል ውጤትን ይፋ ማድረግ አይቻልም ብለዋል። ይሁን እንጂ የማዳመር ሂደቱ በጥሩ ሁኔታ ላይ ነው ያሉት ሜላት ወርቅ በቀጣይ 2 እስከ 3 ቀናት ውስጥ ቀሪ የምርጫ ክልሎች ውጤታቸውን አጠናቀው ያሳውቃሉ ብለው እንደሚጠብቁ ተናግረዋል። ለጋራ ኢንቨስትመንት ፈንድ አክሲዮኖች የሚፈለጉ ሰነዶችን በጊዜው ያላቀረቡ አካላት እስከ 3 ሚሊዮን ብር ሊቀጡ ነው። የኢትዮጵያ የካፒታል ገበያ ባለስልጣን በሀገሪቱ ኢንቨስትመንት ባህልን ለማጎልበትና የካፒታል ገበያ ተሳትፎን ለማስፋፋት ያለመውን የጋራ ኢንቨስትመንት ፈንድ ረቂቅ መመሪያ ለሕዝብ ይፋ በማድረግ አስተያየት እንዲሰጥበት ጥሪ አቅርቧል። ረቂቅ መመሪያው ግለሰቦችና ተቋማት ገንዘባቸውን በጋራ በማዋጣት በተቋቋሙ ፈንዶች አማካይነት በተለያዩ ትርፋማ የኢንቨስትመንት ዘርፎች ላይ እንዲሳተፉ የሚያስችል የሕግ ማዕቀፍ እንደሚፈጥር ገልጿል። በመመሪያው መሰረት የጋራ ኢንቨስትመንት ፈንዶች በሙያተኞች የሚተዳደሩ ሲሆኑ በካፒታል ገበያ ባለስልጣን ጥብቅ ቁጥጥር ስር እንደሚውሉ ተመልክቷል። ይህም አነስተኛ ቁጠባ ያላቸው ዜጎችን ጨምሮ ሰፊውን ሕዝብ በካፒታል ገበያ ውስጥ ተሳታፊ በማድረግ የፋይናንስ አካታችነትን ለማሳደግና በሀገሪቱ ያለውን የካፒታል መጠን ወደ ምርታማ ዘርፎች ለማስገባት ይረዳል ተብሏል። ረቂቅ መመሪያው የሪል ስቴት ኢንቨስትመንት ፈንዶች በሰነደ መዋለ ንዋይ ገበያ የሚገበያዩ ፈንዶች፣ የገንዘብ ገበያ ፈንዶችና የአማራጭ ኢንቨስትመንት ፈንዶችን ከዋና ዋና የፈንድ አይነቶች መካከል ያካትታል። ይህም ኢንቨስተሮች እንደ ፍላጎታቸውና እንደ አቅማቸው የተለያዩ የኢንቨስትመንት አማራጮችን እንዲመርጡ ያስችላል ተብሏል። የኢንቨስተሮች መብትና ጥቅም ለማስጠበቅም ጥብቅ አስተዳደርና የቁጥጥር ድንጋጌዎች ተካተዋል የተባለ ሲሆን በዚህም መሰረት እያንዳንዱ ፈንድ ፈቃድ ያለው አከናዋኝ ኦፕሬተር፣ ገለልተኛ የንብረት ጠባቂ ወይም ካስተዲያንና የዳይሬክተሮች ቦርድ ሊኖረው እንደሚገባ ተደንግጓል። በተለይም ለሕዝብ ሽያጭ ከሚቀርቡ የኢንቨስትመንት ፈንዶች ወይም ክፍልፋዮች ጋር ተያይዞ ለባለስልጣኑ መቅረብ የሚገባቸውን ማሳወቂያዎች፣ የደንበኛ ሳቢ መግለጫዎችና የድልድል ሪፖርቶችን በተወሰነው የጊዜ ገደብ ውስጥ ያላቀረቡ አካላት ከ1 ሚሊዮን እስከ 3 ሚሊዮን ብር የሚደርስ ቅጣት ሊቀጡ እንደሚችሉ በመመሪያው መደንገጉ ተገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ሳቢያ ወደ ኩዌት አቋርጦት የቆየውን በረራ በድጋሚ ሊጀምር መሆኑን አስታወቀም። አየር መንገዱ ወደ ኩዌት እንደገና በረራ የሚጀምረው ከሰኔ 9 ቀን 2018 ዓ.ም ጀምሮ መሆኑን በአሰራጨው መረጃ አስታውቋል። አየር መንገዱ ወደ ኩዌትና ሌሎች የመካከለኛው ምስራቅ መዳረሻዎች የሚያደርጋቸውን ዕለታዊ በረራዎች ያቋረጠው በየካቲት ወር መገባደጃ ነበር። በጦርነቱ ሳቢያ የኩዌት ዓለም አቀፍ አውሮፕላን ማረፊያ መዘጋቱን ተከትሎ አየር መንገዱ ተጓዦችን ከኩዌት ወደ ዳማምና ሪያድ በየብስ በመውሰድ ከዚያም ወደ አዲስ አበባና ሌሎች ዓለም አቀፍ መዳረሻዎቹ ማጓጓዝ ጀምሮ እንደነበር አይዘነጋም። የኢትዮጵያ አየር መንገድ ወደ አፍሪካዊቷ ሞሪሼስ በሳምንት 3 በረራ ሊጀምር

0: መሆኑንም አክሎ አስታውቋል። ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም ትችላለች አለች ሶማሊላንድ። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂክ ባካል ከኢትዮጵያ ሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት አላት ብለዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሊላንድ በጽኑ ታምናለች ያሉት ሚኒስትሩ ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም እንደምትችልም አረጋግጠዋል። ሆኖም ኢትዮጵያ በበርበራ ወደብ አግኝቻለሁ ያለችው 19% የባለቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄ ባከል ኢትዮጵያ ወደቡን በሙሉ አቅም እስካሁን አልተጠቀመችበትም የሚል አጭር ምላሽ በመስጠት ቋጭተዋል። ኢትዮጵያ የሶማሊላንድን ቁልፍ አጋርነት ከግምት ውስጥ በማስገባት አንድ ቀን ዕውቅና እንደምትሰጣቸው እምነት እንዳላቸውም ተናግረዋል። የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ ፈቃድ አገኘ። የኢትዮጵያ የካፒታል ገበያ ባለስልጣን ለናይጄሪያው የፋይናንስ ተቋም ዩናይትድ ካፒታል ግሩፕ የመጀመሪያውን የውጭ ኢንቨስትመንት ባንክ ፈቃድ ሰጥቷል። ይህም ለኢትዮጵያ የካፒታል ገበያ አዲስ ምዕራፍ ነው ተብሏል። ግንቦት 28 የተሰጠው ይህ ፈቃድ በካፒታል ገበያ ባለስልጣን በኢትዮጵያ ኢንቨስትመንት ኮሚሽን እና በሌሎች የሚመለከታቸው የመንግስት ተቋማት መካከል ለወራት የተደረገን የቁጥጥር ክለሳና የሕግ ማጣራት ሂደት ተከትሎ መሆኑን የባለስልጣኑ ዋና ዲሬክተር ሃና ተህልቁ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ዩናይትድ ካፒታል በኢትዮጵያ ያለውን የኢንቨስትመንት ባንክ ስራ የሚያከናውነው ሙሉ በሙሉ የራሱ በሆነ ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር በተባለ ሀገር በቀል እህት ኩባንያው በኩል ነው። ይህም ተቋሙ በአዲስ አበባ ውስጥ ዋና መሰረቱን ጥሎ ለመስራት ፈቃድ ያገኘ የመጀመሪያው የውጭ ኢንቨስትመንት ባንክ ያደርገዋል። ኩባንያው በኢትዮጵያ የሚጀምረውን የኢንቨስትመንት ባንክ ስራ ለማስኬድ ከ1.5 ሚሊዮን ዶላር በላይ መነሻ ካፒታል ይዞ መግባቱም ታውቋል። በመጨረሻም ኢትዮጵያዊቷ የእጽዋት ፓቶሎጂ ሳይንቲስት ፕሮፌሰር ሰገነት ቀለሙ ስመጥር በሆነው የሮያል ሶሳይቲ የክብር ባልደረባ ሆነው ተመረጡም። በፍኖተ ሰላም ከተማ የተወለዱት ዶክተር ሰገነት የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ፣ የሁለተኛ ዲግሪያቸውን በሞንታና ስቴት ዩኒቨርሲቲ እንዲሁም የዶክትሬት ዲግሪያቸውን በሞለኪውላር ፕላንት ፓቶሎጂ ከካንሳስ ስቴት ዩኒቨርሲቲ ማግኘታቸው ይታወቃል። የድህረ ዶክትሬት ዲግሪያቸውን ደግሞ በኮርኔል ዩኒቨርሲቲ ማከናወናቸው ግል ታሪክ ካቻ መልክታል። በግብርና ባዮደህንነትና በጽዋት ረቂቅ ተዋሲያን ግንኙነት ዙሪያ ባደረጉት እጅ የላቀ ምርምር የሚታወቁት ፕሮፌሰሯ ዓለም አቀፉን የነፍሳት የስነ ህይወትና ስነ ምህዳር ምርምር ማዕከል ICIP በመሪነት ያገለገሉ የመጀመሪያዋ ሴት በመሆን ታሪክ መስራታቸው ይነገርላቸዋል። ሳይንቲስቷ በሮያል ሶሳይቲ መመረጣቸው በዓለም ላይ ካሉ እጅግ ልሂቃን የሳይንስ አምሮች ተርታ የሚያሰልፋቸው ነው የተባለ ሲሆን ለዓለም አቀፍ የምግብ ዋስትና ያበረከቱትን የህይወት ማናስተዋጽኦም ይመሰክራል ተብሏል። ከሶስት አስርት ዓመታት በላይ በዘለቀው ስኬታማ የሥራ ዘመናቸው የፕሮፌሰር ሰገነት የምርምር ሥራዎች በአፍሪካ፣ በእስያ፣ በላቲን አሜሪካና በሰሜን አሜሪካ የግብርና ምርምር ልማት ሥራዎች ላይ ከፍተኛ ተጽዕኖ ማሳደራቸው ተገልጿል። ይህንን ከግምት በማስገባትም የሳይንስ አመራራቸውን መነሻ ያደረገው የሉሮያል ዩኔስኮ ሴቶች በሳይንስ ሽልማትን ጨምሮ በርካታ ቁናዎችን ማግኘታቸው ይታወቃል። አሁን ደግሞ ሳይንቲስቷ የሮያል ሶሳይቲ የክብር ባልደረባ ሆነው ተመርጠዋል።
1: ሀገርኛ ሪፖርት
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። SBS Amharic በፌስቡክ

0: በዚሁ ወደ ቀጣዩ የቃለ ምልልስ ግይታችን እናመራለን። ከዶክተር ታደሰ ብሩ ጋር በመሪና አመራር ዙሪያ ከያር ነው ቃለ ምልልስ ነው ነውን ዶክተር ታደሰ ብሩ በቅድሚያ ለምን አመራር ወይም ሊደርሺፕ ምንድነው ከሚለው አንጀምርም።
1: በጣም አመሰግናለሁ ተጋበዝኩኝ። ሊደርሺፕ ወይም መሪነት የሚለው ቃል ራሱ ያው በመተርጎም የሚያስቸግር ነገር ነው። ብዙ ትርጓሜዎች አሉት፣ ግን የምወደው አጭር ትርጓሜ የሚለው መሪነት ሰዎች የተለሙበትን ግብ ለማሳካት የሚተባበሯቸውን ሌሎች ሰዎችን ቀስቅሰው፣ አሳምነው፣ አደራጅተው መንገድ እያሳዩ ተግባራዊ እንቅስቃሴ የሚያነሳሱበት እና እንቅስቃሴው የሚቋጠሩበት መንገድ ነው። እንግዲህ አንድ ህልም አላቸው ሰዎች፣ ያንን ህልማቸውን ለሌሎች ሰዎች አጋብተው አብረን እንሂድ ብለው የሚቀሰቅሱበት ሂደትን ነው መሪነት የምለው።
0: አንድን ወይም አንዲትን መሪ መሪ የሚያሰኙ የብቃትና የችሎታ መመዘኛዎች ምንድን ናቸው? ከፖለቲካ ወይም ከሀገር መሪነት አኳያ
1: መሪነት በጣም ውስብስብ ሂደት ነው። ብዙ ጊዜ ስለ መሪነት ስንናገር ሁለት ትልልቅ የስራ አይነቶችን ማወናገር ይሻላል። ስራ አስኪያጅ እና መሪ የሚባለው፣ ማኔጀር እና ሊደር የሚባለው ሁለቱ ተቀራራቢ ነገሮች ናቸው። ሁለቱ ተመሳሳይ ነገሮች ናቸው። ነገር ግን ደግሞ በመካከላቸው ከፍተኛ ለውጥ አለ። መሪነት ከስራ አስኪያጅም ከማኔጀርም በላይ የሆነ ነገር ነው። በዚህም ምክንያት ስብስብነቱ ከፍ ስለሚል በተለይም ደግሞ የህዝብ አመራር፣ የፖለቲካ አመራር ምናምን ስናስብ ደግሞ የበለጠ ስለሚያወሳስበው የምንፈልጋቸውም ነገሮችም እንዘርዝራቸው ቢባል በጣም ብዙ ናቸው የሚሆኑት። አንድ መሪ የሚያስፈልጓቸው ነገሮች በሙሉ ሊስት እናውጣ ቢባል ለእኔ ዋና ዋና የምላቸው ነገሮች አምስት ናቸው። ለትልቅ መሪ ለታላቅ መሪ የሚያስፈልጉ ነገሮች አንዱ ምናልባትም ዋነኛው ርዕይ ነው። ይሄ ቪዥን የሚባለው ወይም አንዳንዴ በተለምዶ ራዕይ የምንለው ይሄ አንድ መሪ መለያው ነው። ሊደርስ የሚፈልግበት ነገር ትልቅ ህልም፣ ትልቅ አላማ ያለው መሆን ማለት ነው። የሚደርስበትን ቦታ የሚያጥምደስበት ቦታ የሚያይ ሰው መሆን ማለት ነው። አላማ የሌለው ርዕይ የሌለው ቪዥን የሌለው መሪ መሪ መሆን አይችል። አንዱ ትልቁ መሳሪያው ለመሪ ያለው እሱም ነው። ሁለተኛው ደግሞ ከፍተኛ የሆነ ለዛ ለራዕዩ ለድርጅቱ ለአላማው ያለው ፍቅር ነው። ፓሽን የሚባለው ከፍተኛ ፍቅር፣ ከፍተኛ መነሳሳት የምንነሳበት ነው። ይሄ ከሌላ ሁሉ የሚለየው ነገር ነው። ለዚህ ህይወቱን ሁሉ የሚሰዋለት የሚፈልግለት ወይም ከዛ የሚበልጥበት ነገር የሌለው ማለት ነው። ሶስተኛው ከፍተኛ የሆነ የማደራጀት ችሎታ ነው። መሪነት ተስኪያጅ የሚለየው ነገር መሪነት ሁሉ ከሰው ጋር ነው የምሰራው። ከሰው ጋር መስራት መቻል አለበት እና ከሰው ጋር መስራት የሚችል ሰው መሆን አለበት። ሰዎችን ማደራጀት ሲባል ሰዎችንም ሌሎችንም ግብአቶችን ማደራጀት ይጠይቃል። ተለይ ሰውን ማደራጀት ደግሞ በጣም ከፍተኛው እና በጣም አስቸጋሪ ነገር ነው። አራተኛው ውሳኔ የመስጠት ችሎታ ነው። መሪ ሲኮን ውሳኔ መስጠት ግዴታ ነው። ጥሩ ጥሩ ውሳኔዎች መስጠት ቀላል ነው፣ ግን አንዳንድ ውሳኔዎች በጣም አስቸጋሪ ናቸው። መጥፎ ውሳኔ መወሰንም የማይወደድም ቅር የሚያስተኝ ለራሴን ደስ የማይል ውሳኔ መወሰን ሁሉ ሊገባ ይችላል እና መሪ ሲኮን ሁልጊዜ እንደዚህ አይነት አጣብቂኝ ውስጥ ገባል። ለድርጅቱ ሲባል ለዓላማ ሲባል መወሰን የማይፈለግም ነገር መወሰን ህሊና ራሱ እየተጨነቁ የሚወሰን ነገር አለ። ወዳጅ ላይ ወይም በራስም ደህንነት ላይ የሚወሰኑ ውሳኔዎች አሉ እና እንደዚህ አይነት ውሳኔዎችን ጨክኖ የመወሰን ማለትም ድፍረት ይጠይቃል ማለት ነው እና አንዳንድ የቆራጥነት የሚላቸው ነገሮችን ያስፈልጋል። በመጨረሻም ማሳመን ነው። ሰዎችን የማሳመን መቻል፣ ሰዎችን ለማሳመን ደግሞ ከሁሉም በላይ ደግሞ ማድመጥ መቻል፣ ሰዎችን ማዳመጥ፣ ዳምጦ ደግሞ መወሰን፣ ዳምጦ ደግሞ ማሳመን፣ ማዳመጥ መናገር መቻል፣ ማስረዳት መቻል፣ ሰዎችን ኢንፍሉዌንስ ማድረግ ማለት ነው። መሪነት በአጠቃላይ ኢንፍሉዌንስ ማድረግ ማለት ነው። ሌላ ትርጓሜው ሰዎችን ማሳመን፣ የሰዎችን አስተሳሰብ መቀየር ማለት ነው። ለመቀየር ደግሞ ሰዎችን የማሳመን ችሎታ ያስፈልጋል። እነዚህ አምስት ነገሮች ናቸው። እንደምንድገማቸው ርዕይ፣ ፍቅር፣ የማደራጀት ችሎታ፣ የመወሰን ችሎታ፣ የማሳመን ችሎታ አምስቱ አንኳር ነገሮች ናቸው ብዬ አምናለሁ።
0: አንድ መሪ የአመራር ብቃት ችሎታውን ለማሳደግ ወይም ከነኚህ ውስጥ የጎደሉትን ለማጎልበት በምን መልኩ ሊያሻሽላቸው ይችላል? ምን ማድረግ አለበት ይላሉ?
1: ሁሉም ሰው እኔም መሪ ነኝ ብሎ ቢያስብ ጥሩ ነው። እኔም ኃላፊነት አለብኝ እኔም መሪ ነኝ ብሎ ቢያስብ፣ እያንዳንዱ ሰው እንደዛ አይነት ሀሳብ ቢኖረው ለሀገርም ለራሱም ለድርጅቱም ለዓላማውም የሚጠቅም ነገር ነው። ደረጃ እናውጣላቸው ቢባሉ አሁን እኔ አምስት ዋና ዋና ደረጃዎችን ማውጣት ይችላሉ ብዬ ገምታል። የመጀመሪያው የመሪነት ደረጃው ጥሩ ሰው መሆን፣ ጥሩ ሰው፣ ጥሩ አላሚ፣ ቅን ሰው እና ችሎታ ያለው ሰው መሆን ራሱ አንድ

0: ትልቅ የመሪነት ፓርት ነው። እያንዳንዳችን ልናደርገው የምንችል መሆን ማለት ነው። ለሀገራችን፣ ለራሳችን፣ ለትውልድ በጎ አስተሳሰብ መኖር፣ እኔ ማሰብ፣ ደግ መመኘት፣ ደግ ነገር እንዲመጣ መስራት፣ ለዚህ ዋጋ መክፈል ራሱ አንድ ትልቅ ትልቅ የመሪነት ደረጃ ነው። ግን ይሄ ገና የመጀመሪያው እርከን ነው። ሌቭል ዋን አይነት ነገር ነው። እንግዲህ ጥሩ ሰው መሆን ማለት ይሄ እንግዲህ ከብዙ ሰው ይለያል። ሁለተኛው ደግሞ ጥሩ ሰው እና ችሎታ ያለው ሰው ከመሆንም በተጨማሪ በቡድን መስራት መቻል። ከሰው አንዳንድ ሰዎች አሉ፣ ጥሩ ሰዎች ይሆናሉ፣ ችሎታ ያላቸው ሰዎች ይሆናሉ፣ ቅን አሳቢዎች ይሆናሉ፣ ግን ከሌሎች ሰዎች ጋር ተግባብተው መስራት አይችሉም። አሁን ሁለተኛውን እርከን አልወጡም ማለት ምክንያቱም ከሰው ጋር መግባባት ብዙ የተምሰምተዋል። እኔ ከሰው ጋር መስራት አይሆንልኝም፣ ከሰው ጋር መስራት መሆን ሰው መሪ መሆን አይችልም። ከሰው ጋር መስራት መቻል አለበት፣ መለመድ አለበት። ምክንያቱም ከሰው ጋር ነው የምንኖረው፣ ከሰው ጋር ነው የምንሰራው። መሪ ደግሞ ይህንን ነው ዋነኛውም አላማው። ስለዚህ ሁለተኛው እርከን ጥሩ ሰው መሆን ሲደመር ጥሩ ሰው ችሎታ ያለው ሰው መሆንና ሲደመር ከሰው ጋር መስራት የሚችል በቡድን መስራት የሚችል ማለት ነው። ከዚያ ደግሞ ሶስተኛው ከዚ ደግሞ ከሰው ጋር መስራትን ብቻም ሳይሆን ማስተባበር የሚችል ጥሩ እንደ ስራ አስኪያጅ መገር የሚሆን ማለት ነው። አስተባባሪ መሆን የሚችል ሶስተኛ ደረጃ ላይ ያለ የመሪነት እርከን ይሆናል። ከዛ ቀጥሎ ደግሞ ያለው ነው መሪ፣ ውጤታማ መሪ የሚባለው ከማስተባበርም አልፎ አላማውን ነድፎ ሰዎችን አስተባብሮ ተግባራዊ ስራዎች ላይ መስራት የሚያስችል ትልቅ መሪ፣ ውጤታማ መሪ የሚባለው አራተኛ ደረጃ ላይ ይደርሳል። ከዛም ያልፋል። ውጤታማ ስራ አስፈጻሚ መሆን ያስፈልጋል፣ ውጤት የሚያመጣ ሰው የሚሆን ማለት ነው። እንግዲህ አምስት ደረጃዎችን የሚጀምረው ጥሩ ሰው፣ መልካም ሰው፣ ቀና አሳቢ ሰው፣ አርቆ አሳቢ ሰው ከመሆን ነው እና ደግሞ ችሎታ ያለው ሰው መሆን ነው። በራስም ላይ ኢንቨስት ማድረግ በራስም ላይ ችሎታ ማዳበርም የሚያስፈልጉ ነገሮች ናቸው። ስለዚህ ሁሉም ሰው መሪ መሆን ይችላል። መሪ ለመሆን ግን የተለያዩ ደረጃዎች እንዳሉ ማወቅ ያስፈልጋል። ደረጃ አንድ ቅን መሆን፣ ደግ ማሰብ እና በራስ ላይ ችሎታን ለማዳበር መሞከር ነው። ቀጥሎ ትልቁ አስፈላጊ ነገር ደግሞ ከሰዎች ጋር ለመስራት መሞከር ነው። ከጓዶች ጋር፣ ከወዳጆች ጋር፣ ከቤተሰብ፣ ከስራ ባልደረቦች ጋር እና ከትግል አጋሮች ጋር ተግባብቶ መስራትን ሁልጊዜ ቅራኔዎች እንዳሉ እያወቁ እንቅራኖችን እያቻቻሉ ተግባብቶ መስራትን ክህሎት ማዳበር መቻል የመሪነት ደረጃዎች ናቸው። ከዛ ሁላ ቴክኒካል ነገሮች እየጨምሩበት መምጣት ነው። እነዚህ ሁለት ነገሮች ከተሟሉ፣ ቅንነት ካለ፣ ከሰዎች ጋር መስራት ካለ፣ ሌሎቹ ኤክሰለንስ የሚጨምሩ ነገሮች ቴክኒካል ነገሮች ናቸው። እነሱ ደግሞ በቀላሉ መማር የሚቻሉ ነገሮች ናቸው።
1: ለአንድ መሪ ስኬቱም ሆነ የውድቀት ምክንያቶች ሊሆኑ የሚችሉ ምንድን ናቸው ይላሉ? ለምሳሌ የአማካሪዎች ሚና በአንድ መሪ አስተውሎት ወይም ውሳኔ አስጣጥ ደረጃ ላይ፣ እንደዚሁም የባል ወይም የሚስት አሉታዊም ሆነ አዎንታዊ ሚናዎች በአንድ መሪ ሕይወት ውስጥ ምን አይነት

0: advertising.
1: You shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum internet is powered by fiber and connected to the premises by coaxial lines. Restrictions apply.
2: አራተኛ ሁኔታው በአጠቃላይ ኮንቴክስቱ ያለበት ኮንቴክስት ነው። አሁን አነሳቸው ነገሮች ኮንቴክስት ውስጥ የሚገቡ ነገሮች ናቸው። መሪዎች እንደማንኛውም ሰው በሁኔታው ተጽዕኖ ውስጥ ናቸው። በአካባቢያቸው ያሉ ሰዎች ተጽዕኖ ያደርጉባቸዋል። የጊዜው ሁኔታ የጊዜው አስተሳሰብ ተጽዕኖ ያደርጉባቸዋል። የወቅቱ ሁኔታ ይገዛቸዋል። እና በአካባቢያቸው ያሉ ሰዎች በቤተሰቦቻቸው በጓደኞቻቸው ብቻ ሳይሆን በአጠቃላይ የወቅቱ ስታይል ራሱ ይገዛቸዋል። እነሱ የቤተሰብ ውጤቶች ናቸው። ስለዚህ ቤተሰቦቻቸው ከቤተሰቦቻቸው የሚወስዱት ነገር መኖሩ ግዴታ ነው። እነሱ የማህበረሰብ ውጤቶች ናቸው። ስለዚህ በማህበረሰብ ውስጥ ያሉት ነገሮች እነሱ በመንጸባረቁ የማይቀር ነገር ነው። ማን እንደሆን እንዳውቅ ከማን ጋር እንደምትውል ንገረኝ የሚባለው ነገር በጣም ትክክለኛ ነገር ነው። ብዙ ሀቅ አለው። ምክንያቱም እኛ ሁላችንም የማህበረሰብ ውጤቶች ስለሆንም በዚህ ውስጥ ተጽዕኖ መደረጉ የማይቀር ነገር ነው። እኛ ጋር ደግሞ አጽንኦት የማይሰጠው የሚመስለኝ የመሪው ስኬትን ውድቀት የሚወስነው በሱ ወይም በሷ ብቻ አለመሆኑ። በዚህ ምክንያት ብዙ ሰው መሪ ላይ ለመፍረድ ይቸኩላል። እሱ ብቻ አይደለም፣ የተከታዮች ስህተትም ሊሆን ይችላል። የተግባቦት የኮሚኒኬሽን ስህተት ይሆናል እና ሁኔታዎች ላይ ፈቅዱ ይችላል። አካባቢያዊ ሁኔታዎች በሙሉ ተጽዕኖ አደርጋሉ። ስለዚህ የመሪነት ስኬት ወይም ውድቀት ለመለካት እነዚህንም ነገሮችን ማየት በጣም አስፈላጊ ነገር ነው። ቢያንስ አራት ነገሮችን፣ ተከታዮችን፣ መሪውን እና ኮሚኒኬሽን ተግባቦትን እና ሁኔታዎችን ኮንቴክስቱ በአጠቃላይ ማየት ያስፈልጋል።
3: ተከታዮች በራሳቸው ለመሪ ውድቀትም ሆነ ስኬት አሉታዊም ሆነ አዎንታዊ አስተዋጽኦ ያበረክታሉ። እውነት ነው። ከዛ አኳያ ጥራት ያለው ተከታዮችን ለማፍራት ያንን ራዕይ በእነሱ ውስጥ አስርጾ ያሳሰብ አድማሳቸውን ቀይሮ ለአንድ ነገር ለመስዋዕትነት እንዲሰለፉ አስፈላጊ እስከሆነ ድረስ ለዛ ማነሳሳትና ጥራት ያለው ተከታዮችን በብዛት ማፍራት እንዴት ነው የሚቻለው?
2: በመሪና በተከታይ መካከል ያለ ግንኙነት ልክ በዶሮና በእንቁላል መካከል ያለ ግንኙነት ማንን አመጣ የኮዘንት ኢፌክት ነገር በጣም ከባድ ነው። መሪ ነው ተከታይን የሚያመጣው ወይስ ተከታይ መሪ ነው የሚያመጣው? ዶሮ ቀደመ እንቁላል ቀደመ አይነት ነገር ነው። ሁለቱም ዘን ያህል የተወሳሰቡና የተቆራኙ ነገሮች ናቸው። ጥሩ ተከታይ ሳይኖር ጥሩ መሪ ይኖራል ብሎ ማሰብ ምንም የማይመስል ነገር ነው። ጥሩ መሪ ካለ ደግሞ ጥሩ ተከታይ ማውጣትም የመሪው አንዱም ስራ ነው። ለሁለቱ የተሰናሰሉ ሁለቱ የተያያዙ ነገሮች ናቸው እና በዚህ ምክንያት ነው ብዙ ጊዜ የምናያቸው ተከታዮች በሌሉበት ቦታ ላይ መሪዎችም አይገኙም፣ ቢወጡም አይቆዩ። በጣም እኮ ብሪሊያንት የሆኑ ሰዎች፣ በጣም በሳል የሆኑ ሰዎች፣ በጣም ብልህነት ያላቸው ሰዎች ይወለዳሉ፣ ግን ለመሪነት አይወጡም። ምክንያቱም ከኋላ የሚደግፋቸው ያጣሉ። የሚደግፋቸው ከሌለ በስተቀረ እነሱ ያወጣሉ ብሎ መጠበቅ አይደለም። እንደው አንድ መሪ በቃ ሁሉን ነገር አድራጊ ፈጣሪ አድርጎ ማየት አይገባም። መሪ ማለት ፈጣሪ ማለት አይደለም። እና አንዳንድ ሰዎች መሪንና ፈጣሪን የሚያደባልቁትም ይመስለኛል። መሪ ፈጣሪ አይደለም። መሪ መንገድ አሳይ ነው። የሚኖረው ተስፋ ምንድን ነው? አንድ ትልቅ ራዕይ መኖር ነው። ሁለተኛ ጠንካራ ተከታዮች አሉኝ ብሎ ማመን ነው። ሌላው ደግሞ ሁኔታዎች መፍቀድ አለባቸው። በመሪና በተመሪ መካከል ያለው ግንኙነት ደግሞ የተሳለጠ መሆን አለበት። በጣም ጥሩ የሆነ እርስ በርሱ የሚተራረም አይነት መሆን ሲችል ማለት ነው። የሚደጋገፍም የሚተራረምም።
3: ከብዛት አኳያ ጥራት ያላቸው ተከታዮችን ማፍራት ይቻላል? ከቃል ኪዳና ምድር ላይ መሪው ወስዶ ተከታዮችን ለማድረስ
2: መማማር ነው አለባቸው። ተከታዮችና መሪዎች መደጋገፍ አለባቸው። እንግዲህ ይሄ በመሪ ላይ ብቻ መጫን የለበትም። ተከታዩን ማፍራት እንጫንም ቢሆን ምኖ የሆነ የሚችል ነገር አይደለም። ተከታዮችም ላይ የሚጫን ነገር አይደለም። ሁለቱ ተደጋግፎ የሚመጡ ነገሮች ናቸው። ተከታዮች አንዱ በጣም የሚያስፈልገው ነገር ጠንካራ ተከታዮች በሚኖሩበት ጊዜ መሪ መምረጥ ይችላሉ። መሪያቸውን ራሳቸው በመከተል ይመሩታል። ይሄ አባባል እንደውም ጥሩ ነገር ነው። በመከተል መምራት ይባላል። ሊዲንግ ባይ ፎሎዊንግ እየተከተሉ በዚህ በኩል ምራን ያሉ መንገድ ማለት ነው። የአማካሪዎች ስራ ቅድም ያልከን ለምሳሌ እንደዛ ነገር ነው። እየተከተሉ ግን ማሳየት ማለት ነው። መሪው ያላየውን ነገር ከኋላ ሆኖ መንገድ መቻል ማለት ነው። እና እየተከተሉ መሪውንም ጋይድ ማድረግ ካልቻለ ደግሞ መቀየር ማለት ይሄንን ማድረግ ነው። መሪው

0: ደግሞ በተከታዮች ላይ ኢንቨስት ማድረግ አለበት። ተከታዮችን የሚመራበት ዋነኛው ያልኩ ቅድም ባለው ነገር ናቸው። ለመሪ ያለው ትልቁ ሀብት፣ ትልቁ ችሎታ ያለው ራዕዩን ነው። ምን ለማድረግ ነው የሚመራው? ቅድም ያልከው ነገር ወደ ተስፋይቱ ምድር ማሳየት መቻል አለበት። ያ ተስፋ ማሳየት አለበት። የምንደርስበት ቦታ መድረስ አለበት። እና ትልቁ ነገር ደግሞ መድረሻውን በደንብ የሚያይ መሆን አለበት። እዚህ ጋር አብረን እንደርሳለን፣ ስንሄድ እዚህ ቦታ እንደርሳለን። እዛ ለመድረስ ግን ዋጋ መክፈል አለብን። ዋጋውን ለመክፈል እኔም እከፍላለሁ አብረን እንክፈል ማለት መቻል አለበት። ግን ሁሉ ጊዜ የሚያሳየው ነገር መድረሻውን ነው። መድረሻው ላይ ያለውን ነገር ማሳየት መቻል ማለት ነው። ያንን ማሳየት የቻለ መሪ ነው ጉልበት ያለው። መሪ ከሱ ሌላ የሚሰጠው ነገር የለውም። ስራ አስኪያጅ ገንዘብ ሊሰጥ ይችላል፣ ስልጣን ሊሰጥ ይችላል፣ ሌሎች ነገሮች ሊያከፋፍል ይችላል። መሪ ይህን የለውም። መሪ ያለው ነገር ያንን ተስፋውን ነው። ይህንን ተስፋ ማጋራት መቻል አለበት። ማጋራት ብቻ አይደለም፣ እሱ የታየውን ያህል ሌሎችም እንዲታያቸው ማድረግ ማለት ነው። ተከታዮቹ የእሱን ያህል ከታያቸው በቀላሉ እሱን ይተኩታል። እሱ ራሱ ኢሬሌቫንት ይሆናል እና ያ ደግሞ ነው የሚፈለገው። የመሪ አንዱ ብቃቱን ደግሞ ራሱን ኢሬሌቫንት ማድረጉ ነው። ራሱን በጣም አስፈላጊ መሆኑ ይቀርና በሌሎች ሰዎች በቀላሉ የሚተካ ሲሆን እሱ እንኳን ባይኖር ጉዞውን ይቀጥላል። ምክንያቱም ለእሱ የታየው ነገር ለሌሎችም ታይቷቸዋል። በእሱ የታየው ቦታ አይተውታል። እነሱም መንገድ እየመረጡ ይሄዳል። መድረሻ ስለሚታወቅ መንገድ መረጣ ነው ማለት። መድረሻውን ያውቁታል። መንገድ እየመረጡ መሄድ፣ ሌሎችም ኃላፊነት የሚወስዱ ሰዎች ከኋላ ይመጣሉ። 7 billion stories and counting. SBS Radio.
1: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑን ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያግኙ።

0: በአሁኑ ወቅት በተለይም በብዙዎች መነጋገሪያ የሆነው ካለፉት 210 ዓመታት ጠንካራ መሪ ማፍለቅ ባለመቻሉ በትግሉ ሂደት ውስጥ ለዛ ነው አንዱም በኢትዮጵያ ፖለቲካ ውስጥ ከተቃዋሚው ጎራ አቋያ ተዳከሙ ድርጅቶች ግን በብዛት ሊፈልቁ የቻሉት ያም ሆኖ የሚፈልገውን ለውጥ ሊያመጡ አልቻሉም ብለው በአብዛኛው ተመሪዎቹ መሪዎች እጣት እንዳለባቸው ይኮንናሉ። አንዱ እጣት ወደዛ ሲጠቆም አራቱ ወደ ራስ ማሳየቱን ብዙዎች ልብ ላይሉት ይችላሉ። ከዛ አኳያ አሁን ካለው ተጨባጭ ሁኔታ አኳያ ኢትዮጵያን ፖለቲካ ሲገመግሙ ጠንካራ እና ራዕይ ያለው መሪ ወይም ህዝባዊ ትግሉን ከራሱ ራዕይ ጋር ሊያሰልፍ የቻለ መሪ ማፍለቅ ያልተቻለው ለምንድን ነው?
1: ሁለት ነገሮች ናቸው። አንደኛ እንደዚህ አይነት በጣም ውጤታማ መሪ ማፍለቅ ለኢትዮጵያ ብቻ አይደለም ሁሉ ቦታም ቢሆን ችግር ነው። በዓለም ላይ እኮ ቢፈለግ እንኳን ማግኘት በጣም ከባድ ነው። ትላልቅ መሪዎችን ማግኘት ይከብዳል ሁሌ። እና የኛ የተለየ ችግር አድርገንም አንውሰደው። ሁለተኛው ደግሞ በሁሉኛ ላይ ትንሽ ከፋ ያለ የሚመስልበት ምክንያት የሚመስለኝ ከመሪዎች ማጣት አይመስለኝም። አሁን ትንባቱ በተለይ የተከታዮች ጉዳይ ይመስለኛል። እና የመሪ ኮንሴፕታችን ትንሽ የተለየ ነገር ነው። ፈጥ ቅድም ያሉት ነገር ነው። አንዳንድ ጊዜ ከመሪ ፈጣሪ ስራ እንጠብቃለን። እነሱ እንዲያደርጉት ነው የምንፈልገው። እነሱ እንዲፈጽሙት ነው የሚያደርጉት። ወይም ብዙ ጊዜ የሚለው ደግሞ አሳየን ይላል። አሳየንም መባል እኮ የለበትም። መሪውን አለሁልህ መባል አለበት። እና አለሁልህ ከጎንህ ነኝ የሚል ነገር እና በጽናት የሚከተል የሌለበት ሁኔታ ውስጥ ጠንካራ መሪዎችን ማምጣት ሁልጊዜም አስቸጋሪ ይመስለኛል። እኔ ያ ውስጥ ባለፉት አመታት ውስጥ በተለይ በቅንጅት ጊዜ ውስጥ በነበሩት ሁኔታዎች ውስጥ የነበሩት በጣም በጣም በጣም ተስፋ የሚጣልባቸው ወጣት መሪዎች የወጡበት ጊዜ ነበር እና ምን ያህል መሪዎችን በአጭር ጊዜ ውስጥ ማፍራት እንደሚቻል በዛ ጊዜ ያየን ይመስለኛል። እና የሚገርም አይነት ችሎታ ያላቸው፣ የሚገርም አይነት ብስለት ያላቸው፣ የሚገርም አይነት ቆራጥነት ያላቸው መሪዎችን አይተናል። አሁንም አሉ። በሚያሳዝን ሁኔታ አንዳንዶችን አሁን ቃሊት ነው የምናገኛቸው፣ አንዳንዶች ሌላ ቦታ ነው የምናገኛቸው። መሪዎቻችን ግን ጠንካራ መሪዎች ይወጣሉ፣ የሚከተላቸው ግን እጅግ የለም። እና እንደዚህ የወጡም ቢሆኑም የሚያማርር ሰው ነው የሚበዛው። ሌላው ብዙ ሰው ከኋላ ቆሞ ማማረር ነው ያለበት። ይሄንን ትተን ይሄን ካላደረግን በስተቀር ጠንካራ መሪዎች አናወጣም። አሁንም ተስፋችን መሆን ያለበት ነገሮች ራሳችንን መተቸት ያለብን ነገር ይመስለኛል። ያንዳንዳቸው ደረሰት መመልከት ያለብን ነገር ይመስለኛል። እኛ ምንድን ነው ያደረግን? ምን ያህል ረዳ ናቸው? የወጡ ሰዎች ምሉ ናቸው? በሁሉም ነገር የተሟሉ በሁሉም ነገር ለምሉ በኩል ይሄ የሚባል ነገር አላለም። እንደዛ አይነት ሰው ሊኖር አይችልም። እንደዛ አይነት ፈጣሪ ነው እንጂ ሰው የለም። እንደዛ አይነት ድክመቶች ቢኖርባቸው ድክመቶቻቸውን እያረምን ጥንካሬዎቻቸውን እያጎለበትን የምንሄዳቸው ሰዎች ማውጣት የሁላችን ስራ ነው። እዛ ላይ ደግሞ ጥሩ ተከታይ መሆን ማለት ነው። እና ሁሉም ሰው ብዙ ሰው መሪ ለመሆን ይፈልጋል። ጥቂት ሰዎች ናቸው ጥሩ ተከታይ ለመሆን የተዘጋጁት። ነገር ግን መሆን የነበረበት በሌላ መንገድ ነው። ብዙ ሰው ጥሩ ተከታይ ለመሆን ፈቃደኛ መሆን ነበረበት። ተከታይ ሳይኮን መሪ መሆን አይቻልም። ወይም ደግሞ በተለይ በአሁኑ ጊዜ እንደዛ አይነት ስሜትም ሊኖረን አይገባም ብዬ ገምታለሁ። መውጣት ያለባቸው ከተከታዮች ነው።
0: ጥሩ አንድ ጥሩ ተከታይ ሲባልስ ምን አይነት ሰዎች ናቸው ጥሩ ተከታይ ሊባሉ የሚችሉት?
1: ጥሩ ተከታይ አንዱ ከመሪው ቀድሞ ነገሮችን የሚያይ ማለት ነው። አሁን ለምሳሌ ይሄ መንገድ ያዋጣናል፣ ይሄ መንገድ አያዋጣንም፣ በዚህ መንገድ ብንሄድ ጥሩ ነገር ነው፣ በዚህ መንገድ ብንሄድ ደግሞ ይሳካልናል ብሎ መናገር የሚችል ድፍረት ያለው ፕሮአክቲቭ የሆነ ተከታይ ማለት ዝም ብሎ ፓሲቭ ተከታይ አይደለም። ፕሮአክቲቭ የሆነ ተከታይ ኮሚኒኬት የሚያደርግ ማለት ነው። ከመሪው ጋር አለሁልህ የሚለው ማለት ነው። እንዲህ አይነት መሪ ማለት ነው። የጥሩ ተከታይ እንትኖችን ክራይቴሪያዎችን በመጠኑ ማውጣት የሚቻል ይመስለኛል። አንዱ ይሄ ድርጅታቸው የቆምለትን ዓላማ የሚያስቀድሙ ለዓላማቸው ዋጋ ለመስጠት የቆረጡ እና ቅድም ያልኩት ፕሮአክቲቭ የሆኑ ቀድሞ ማየትና ማውጠንጠን የሚችሉ ይሁን ዓላማውንም ሁሉ ማውጠንጠን የሚችሉ መሪ ማለት ነው። ሌላው ለመስራት የተዘጋጁ ለማበርከት የተዘጋጁ ሰዎችን ማለት በጣም ኢትዮጵያ ውስጥ ደግሞ ሌላም ደው በሰፊ ጊዜ ብንናገርበት ጥሩ ነው ብዬ የምገምተው ሌላ ጊዜ ቢወስድበት ይሄ አድርባይነት ነገር በጣም ባህል የሆነ የመጣበት ነገር ይመስለኛል። ይሄ በተለይ ወያኔ ከመጣ ወዲህ ያመጣቸው ነገሮች ይሄ ወይን ለመኖር የሚባለው ነገር ማህበረሰባችን በሙሉ መስሎ መኖርን ተመሳስሎ መኖርን ነገር እንዲለምድ አድርጎታል። ይሄ በጣም የሚያሳፍር እና ወደፊትም ደግሞ የት እንደሚያደርሰን አላውቅም። ከዚህ የተላቀቀ አንድ ተከታይ መሪውን ለማስደሰት አይደለም፣ የሚሰራው ለዓላማው ሲል ነው የሚከተለው። መሪው ሲደሰተም አልተደሰተም ግን ለውጤት የሚያበቁ ነገሮችን የሚሰራ አይነት ሰው እንዲሆን ማድረግ። ሌላው ደግሞ ራሱን ለመሪነት የሚዘጋጅ ኃላፊነት የሚወስድ ኃላፊነት ቢሰጠው ሊወስድ ቢችል ማለት ነው። እንዲህ አይነት መሪ እንዴት ነው መዘጋጀት ያለበት? በተከታታይ ማስተማር ያስፈልጋል። ይሄ አሁን እናንተ የምታደርጓቸው ነገሮችን እናንተ ፕሮግራሞችም የሚዲያውም ስራዎችም እነዚህ ሁሉ መሆን አለባቸው። ይሄ ገምታለሁ የምታደርጉት ነገር በጣም ትልቅ አስተዋጽኦ አለው። አንዱም ይሄንን ያው ራሳችንን በተከታታይ መመርመር ያለብን ነገር ይመስለኛል። ራሳችንን መውቀስ ያለብን ይመስለኛል። ሌሎችን ከመውቀስ በፊት በመጀመሪያ ራስን መውቀስ መልመድ ጥሩ ተከታይን ማፍራት ነው። የመሪነት ትምህርት ሲሰጥ የተመሪነትንም ትምህርት መስጠት ያስፈልጋል። በሚያሳዝን ሁኔታ ብዙ የሊደርሺፕ ኮርሶች አሉ። በጣም ጥቂት ናቸው የፎሎወርስ ኮርሶች አሉት። አንዱ የፎሎወርስ ኮርስ የሚባሉ ግን በጣም ጥቂት ናቸው። ነገር ግን ምናልባት ለኛ የሚያስፈልገን ከሊደርሺፕ ኮርሶች የበለጠ የፎሎወርስ ትምህርቶች ናቸው።
0: በአመራር ውስጥ ጾታ ምን ያህል የጎላ ሚና አለው ማለት ይቻላል? በወንድ መሪና በሴት መሪዎች መካከል ያ በአመራር ችሎታ ላይ ብቃት ላይ የሚያሳድረው በጎ ወይም አሉታዊ ተጽዕኖ ይኖራል?
1: የጾታ ጉዳይ የጀንደር ኢሹስ በጣም ሴንሲቲቭ ነኝ እኔ። በተለይ የሴት መሪዎች ጠቀሜታ አላቸው ብዬ በጣም አምናለሁ። ባይሆን እንኳን ልዩነት እንኳን ባይኖር በሁለቱ መካከል የችሎታ ልዩነት ወይም አቲቲዩድ ልዩነት ወይም ሊደርሺፕ ያለ ኢንክላይኔሽን ላይ ልዩነት እንኳን ባይኖር አለ ብዬ ገምታለሁ። ብዙ ነገሮች የተሻሉ ናቸው ብዬ አምናለሁ። እሱን እንኳን ባይኖር በቁጥር ብቻ እኩል በመሆናችን የእነሱ አስተዋጽኦ በጣም ከፍተኛ ነው። አንዱ የማህበረሰቡ ድህነት የምታይባቸው ነገሮች አንዱ ዝም ብሎ በአንድ በተወሰነ ግሩፕ መያዙ ስታዩ ነው። በተለይም በወንድ መያዙ እና በእድሜ የገፉ ሰዎች መያዙ በወንድ ብቻ በጾታ ብቻ አይደለም፣ የእድሜም ጉዳይ እንደዚሁ። አመራራችን ስንቀይር ከምናስባቸው ነገሮች ሁለት ዋና ዋና ነገሮች አንዱ ሴቶች ላይ ማተኮር እና ወጣቶች ላይ ማተኮር ነው ብዬ አስባለሁ። በሴቶች የተደገፈ እንቅስቃሴ ደግሞ መላውን ቤተሰብ የማስተባበር አቅሙ በጣም ከፍተኛ ነው። በመካከለኛ ምስራቅ ላይ እንዳየ ነው ማለት ነው። መካከለኛ ምስራቅ ላይ በዚህ በአብዮት ጊዜ ሴቶች መውጣት ምን ያህል አበረታቶ ነው። አሁን ደግሞ ኢትዮጵያ ውስጥ ሙስሊሞች እንቅስቃሴ ውስጥ የምናየው ነው። በሙስሊም እንቅስቃሴዎች ውስጥ የሴቶች ብርታት ተስፋ የሚሰጥ ነገር ነው። በተለይም አሁን ከሙስሊም እንቅስቃሴ ጋር ብዙ አዳዲስ ነገሮች እያየ ነው። የሴቶች ተሳትፎ በጣም ከፍተኛ ነው። የወጣቶች ተሳትፎ በጣም ከፍተኛ ነው። ትልቅ ተስፋ የሚሰጥባቸው ነገሮች ናቸው። እዛም ላይ ደግሞ የአመራር ብቃትና በተለይ ደግሞ ከአመራር ብቃት የበለጠ ይሄ ኮሚኒኬሽን ኤፊሽንሲ ያሳዩን ይመስለኛል። ከአመት በላይ የሆነ ከሙስሊሞች እንቅስቃሴ ውስጥ ብዙ የምንቀስማቸው ትምህርቶች አሉ። ሊደርሽፕ በሚመለከት እና አንዱ እንዴት ነው ኮሚኒኬት የሚደራረጉ በአንድ ቃል እኮ በሀገሪቱ ያሉ መስኪዶች በሙሉ አንድ መፈክር ያወጣሉ። ይሄንን እንኳን በደንብ አናላይዝ ማድረግ ትልቅ ትምህርት የምናገኝበት ይመስለኛል።
0: ከምዕራቡ ዓለምና ከኢትዮጵያ በነበሩበት የጊዜ ዘመንና ወቅታዊ ሁኔታዎች አንጻር በአገር ውስጥና በዓለም አቀፍ ደረጃ የጎላ አስተዋጽኦ ያደረጉና በታሪክ የተለየ ስፍራ ሊኖራቸው ይገባቸዋል የሚሏቸው መሪዎች እነማን ናቸው?
1: ቅድም እንዳልኩት መቼም በዓለምም ውስጥ ያው ብዙ የሊደርሺፕ ችግሮች እንዳሉ ቅድምም አንስቼዋለሁ። ነገር ግን የተወሰኑ ሰዎች አሁን የማደንቃቸው ሰዎች አሉ። አንዳንዶቹ በጣም ፖፑላር ላይሆኑ ይችላሉ ብዬ ዘምታደ የማደንቃቸው ሰዎች ለምሳሌ አንድ ከማደንቃቸው መሪዎች አራፋት ነው። አራፋት በጣም የሚገርመኝ ሰው ነው። በአግኝት ቁጥር ስለሱ ባነበብ ቁጥር በጣም የምደነቅበት ሰው ነው። በጣም ክሬቲቭ፣ በጣም የሚገርም ሰው ነው። ጆን ፖል በጣም ማደንቃቸው ሰው ናቸው። ሃይማኖት መሪ ናቸው። ነገር ግን በተለይ በኮሚኒዝም ወደ ውስጥ የነበራቸው ሮል በጣም ከፍተኛ ነበር።

0: ሆላንድ ውስጥ ቤተክርስቲያን ውስጥ ነበር ወጣቶች ይሰበሰቡ የነበረው። በኮሚኒስት መንግስት ላይ ለማመስ ስብሰባዎች ይደረጉ የነበሩት ቤተክርስቲያኖች ውስጥ ነበር። እና ይህም ደግሞ ኢትዮጵያ ስናመጣና የኢትዮጵያ ቤተክርስቲያኖች ያላቸውን ሚና ሳይ በጣም ያሳፍረኛል። ሰው አጠገባቸው ሲሞት ሃይማኖት አያገባውም ይላል፣ ግን ፖላንድ ውስጥ ቤተክርስቲያን ውስጥ ነበር የሚሰበሰቡ። እንደዚህ አይነት በጣም ጠንካራ የሆኑ ድፍረት የሞላባቸው ነገሮች አለ። ደቡብ አፍሪካ በጣም ብዙ መሪዎችን አፍርታለች። ማንዴላ የታወቀ ነው። ከማንዴላ ሌላ በጣም ብዙዎችን አፍርታለች። ታቦ ምቤቲ፣ ኦሊቨር ታምቦን የመሳሰሉትን መሪዎችን እና አንድ ጠቅላላ ጄኔሬሽን መሪ ነው ያመጡት። በነገራችን ላይ ለእነሱም ለኤንሲ ትላልቆቹ መሪዎችም ሃይማኖት የተጫወተው ሚና በጣም ከፍተኛ ነው። የኢትዮጵያ ቤተክርስቲያን የሚባለው ነበራቸው። የኢትዮጵያዊነት የሚለውን ነገር ለእነሱ እንደ አርማ የያዙት ነበር። አሁን ዘመን ካሉ መሪዎች የሚታይኝ አሳስብችን በርማዋን ከምዕራብ ፖለቲከኞች ምናልባት ክሊንተን በጣም ካሪዝማቲክ ነው ይባላል። በጣም አድናቆት ባይኖረኝ እንኳን ግን ጥሩ መሪ ነው ተብሎ ይገመታል። ክሊንተን፣ ሁለቱም ክሊንተኖች ማለት ነው። ከቀድሞ የኢትዮጵያ መሪዎች ውስጥ አጼ ምኒልክ በጣም የሚከበሩ ሰው ናቸው። በጣም ትልቅ ተስፋ የነበራቸው መሪዎች ነበሩ። አጼ ቴዎድሮስ በአብዛኛው ትራጂክ ሆኗል። ብዙ ለፍተው፣ ብዙ ደክመው፣ ብዙ አስበው፣ ግን እሳቸውም በቂ ጠንካራ የሆነ ድጋፍ ያልነበራቸው ሰው የነበሩ ናቸው። አብዛኛው በፖሊሶቻቸው አጼ ኃይለሥላሴንም በጣም ያደንቃቸዋል። በተለይ አጼ ኃይለሥላሴን በቆየሁ መጠን ለአጼ ኃይለሥላሴ ያለኝ አድናቆት በጣም እየጨመረ መጥቷል። በተለይም የዲፕሎማሲ የውጭ ፖሊሲያቸው፣ አመራራቸው፣ የውስጥ ኢንትሪጉ እንዳለ ሆኖ አርቆ አስተዋይነታቸው፣ ይሄ ግሎባል የሆነ አመለካከት፣ አፍሪካን በሙሉ የማስተባበር ስራዎቻቸው እና በተለይም ደግሞ የተወሰነ ሲስተም ለማቆም ስርዓት ለማቆም ያደረጉት ነገር አብዛኛዎቹ ሳይሆን ኦልሞስት ሁሉም የመንግስት መዋቅር ስትራክቸር ያቆሙት እሳቸው ናቸው። እሳቸው ያቆሙት መዋቅር ነው ያለው። መዋቅር ማቆየት ደግሞ ከባድ ነው። አንድ ሀገር ውስጥ አንድን የመንግስት መዋቅር ማቆም ማለት ከቅርቡ ጊዜ ድረስ የሰራተኛ ማስተዳደሪያ ደንብ የሚባለው የእሳቸው ነበር። አሁንም ቢሆን የሚሰራበት የወንጀለኛ መቅጫ ህግ ራሱ የዛን ጊዜ ነው። ነገር ስለ የወንጀለኛ መቅጫ ህግ ከኮንስቲቱሽን በላይ ነው። ኢትዮጵያ ውስጥ ብዙ ህገ መንግስቶች ተቀያይረዋል። ወንጀለኛ መቅጫው ግን እሱ ራሱ እንዳለ ነው። ሁም ከሱ በላይ ነው። ህገ መንግስት ባይኖርም ችግር የለበትም። እንደዚህ አይነት የሚሰሩ ኢንስቲትዩሽንስ ፈጥረውልናል። አሁን የቀረው ነገር ኢትዮጵያ ውስጥ ያለው በጣም አስፈሪ ነገር ምንም አይነት የሚሰራ ተቋም የለም። ፍርድ ቤት አይሰራም፣ ቤተክርስቲያን አይሰራም፣ ቤተ መንግስት አይሰራም። ምንም የሚሰራ ነገር የለም። ሽምግልና አይሰራም። እሳቸው ግን ቢያንስ የሚሰሩ ነገሮችን ሰርተው ነበር። እንዲህ አይነት መሪዎችን ነው የሚሰሩ ተቋማትን መፍጠር የሚችሉ ማለት ነው። መሄድ የነበረባቸውን ያህል ባለመሄዳቸው እና አሁን ለደረሰብንም ነገሮች ደግሞ ተጠያቂነታቸው የማይቀር ነበር ይመስለኛል።
1: መልካም። ዶክተር ታደሰ ብሩ ስለ ቃለ ምልልሱ እናመሰግናለን።
0: በጣም አመሰግናለሁ ካሳሁንም በጣም አመሰግናለሁ። እኔ አንድ ስለ መሪነት እና ስለ አመራር ስናስብ አንድ ነገር ላይ እንደ ዋና ነገር ተስፋ ሊኖረን ይገባል ብዬ አስባለሁ። አንዱ ስሜታችን የሚገለን ነገር ተስፋ ማጣት ነው። ኢትዮጵያ ሀገራችን ለምልማ በጽጋ አንድነት ተጠብቆ ሁላችን ተፋቅረን ተዋደን የሚኖርበት ውብ ኢትዮጵያ ትኖራለች የሚል ተስፋ በልባችን ውስጥ ሊኖር ይገባል ብዬ አስባለሁ። እኔ ሁልጊዜ ያችን በጣም ውብ ኢትዮጵያ አእምሮ ውስጥ አለች። ያችን ማምጣት እንችላለን ብዬ አስባለሁ፣ አምናለሁ። ግን እንዲሁ አትመጣም። አደጋ ላይ ነው ያለች ያችን ኢትዮጵያ። እንኳን ያችን ውብ ኢትዮጵያ ዛሬውን ኢትዮጵያ ላትኖር ትችላለች። በፍርስራሽ ውስጥ ሆነን እንኳን ውብ ኢትዮጵያን ማለም መቻል አለብን እና ያችን ለማምጣት ግን ዋጋ ያስከፍላል። ዋጋውን ለመክፈል ዝግጁ መሆን አለብን። ያንን ለማምጣት እያንዳንዳችን ኃላፊነት እንዳለብን ማመን ነው እና እያንዳንዳችን እኔ መሪ ነኝ ብለን እናስብና ያችን ውብ ኢትዮጵያ ለማምጣት ምንድን ነው ማድረግ ያለብን? ከማን ጋር ልስራ ነው? መሪዎችን የሚያወጧቸው ተመሪዎች ናቸው። መሪ እንደ ስራ አስኪያጅ የሚሰጥ ሹመት አይደለም። እከሌ መሪ ነው፣ እከሌ መሪ ናት፣ እከሌት መሪ ናት፣ እከተለዋለሁ፣ እከተላታለሁ እያል ነው መሪዎችን የምናወጣቸው። እንደዛ እያል እናውጣ እስቲ መሪ ከመካከላችን፣ በመከተል እናውጣ መሪ። እናም በአእምሯችን ያለችው የምናፍቃት፣ የምንወዳት፣ ሁልጊዜ በጣም በጉጉት የምንጠብቃት ኢትዮጵያን ውል በውል ማድረግ እና በራሳችን በህይወታችን ጊዜ ውስጥ ያችን ኢትዮጵያ የማየት እድል አለን ብዬ አምናለሁ። እና ለዚህ እንስራ። ይህን ለማድረግ ደግሞ አሁኖቻችንን ሁሉ ጥረቶቻችን ሁሉ ወጣቶች ላይ እናድርግ፣ ሴቶች ላይ እናድርግ፣ ለመስራት እንዘጋጅ። ውብ ኢትዮጵያን

0: 7 billion stories and counting. SBS Radio.
1: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎችን ደግመን እናሰማለን። እስራኤል ቤይሩት ላይ ጥቃት ሰነዘረች። የአውስትራሊያ መንግስት የህዝብን የለውጥ ጥያቄ እያደመጠ ነው አለ። የአውስትራሊያ ብሔራዊ እግር ኳስ ቡድን ሰኮሩስ እሁድ ከቱርኪያ ጋር ለፊፋ ዓለም ዋንጫ ቫንኮቨር ላይ ሊጋጠም ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። መልካም ቀን አውስትራሊያ። ቸር ይግጠመን።

0: እንደምናምሽታችኋል አድማጮቻችን። ለሰኞ ሰኔ 1 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኢሳያስ ወደ ካይሮ እግር ማብዛት ለኢትዮጵያ ያሰጋታልን?
1: የኤርትራ ነጻ አውጪ ግንባር ሲፈጠር የተፈጠረው በካይሮ ነው፣ በግብጽ እርዳታ ነው። ኤርትራ ሲትገነጠል ኦፊሻሊ ዩኤን ሴክሬታሪ ጀነራል ፔትሮስ ጋሊ ነበር።
0: ልክ እንደ ዛሬው ቀን የሰኔና ሰኞ ግጥምጥሞሽን የመጥፎ ድል ምልክት አድርጎ የማየት ልምድ እንዴትና መች ተጀመረ?
2: ይህን ታሪክ የኔ አባት አፈሊቃ ቅዱስ ገብረ ኪሮስ አብ ተገብሬ ለኢትዮጵያ ታሪኳ ነው መልኳ በሚለው መጽሐፋቸው ላይ አስፍረውታል። የሰኔና የሰኞ ታሪክ
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ፕሬዝዳንት ኢሳያስ ካይሮ ናቸው። ካልሲ ጋር ተገናኝተው በወደብ ልማትና በሌሎችም ቀይ ባህርን በሚመለከቱ ቀጠናዊ ጉዳዮች ላይ ትብብርን ለማጠናከር ተስማምተዋል። ይህ ለኢትዮጵያ ምን አንደምታ አለው? የምስራቅ አፍሪካ ፖለቲካ ተንታኝ ዶክተር ነገራ ጉደታን አነጋግረናል።
1: ኤርትራ እንደ ሀገር የተፈጠረችው በካይሮ እርዳታ ነው። አንደኛው እሱ ነው። ሁለተኛው ደግሞ አንተ ያነሳው ታይሚንግ ነው።
3: እንዴት ነው በካይሮ እርዳታ ነው ሲሉ ዶክተር?
1: በካይሮ እርዳታ ነው ሲባል እንግዲህ ኢትዮጵያና ግብጽ በፖለቲከኞቹ አባባል ታሪካዊ ጠላት ነው። ያው እኛ ታሪካዊ ጠላት አንልም፣ ስትራቴጂክ ራይቫል ናቸው።
3: ባላንጣዎች፣
1: የተለያዩ ባላንጣዎች በአማርኛው እሱ ትክክለኛ ይመስለኛል ናቸው። የኤርትራ ነጻ አውጪ ግንባር ሲፈጠር የተፈጠረው በካይሮ ነው፣ በግብጽ እርዳታ ነው። ኤርትራ ስትገነጠል ኦፊሻሊ ዩኤን ሴክሬታሪ ጀነራል ፔትሮስ ጋሊ ነበር። ብዙ ጊዜ ግብጾች ለኤርትራ ይገዛ እንዳደረጉ የማይካድ ነው። ከዛ ውጭ እንግዲህ ኢትዮጵያ በሁለት ጉዳዮች በህዳሴ ግድብና ባህር በር ከግብጽ ጋር የሚፎካከሩ እና አጀንዳ የሆኑ ሀገራት ናቸው። ኢትዮጵያ የባህር በር ይገባኛል ጥያቄ ካነሳች በኋላ ግብጽ ሆርን ላይ ኢትዮጵያን የመክበብ እንቅስቃሴ እያሰፋች ነው ማለት ነው። እና አንዱ ፋክተር እሱ ነው ማለት ነው። ሌላኛው ደግሞ የኤርትራ ዲፕሎማሲ ከኢትዮጵያ ጋር ሰላም ስትሆን ዘመዶቿም ይበዙታል። ከሌሎች ምስራቅ አፍሪካ ሀገራትም ጋር ግንኙነት ታደርጋለች። ከኢትዮጵያ ጋር ስትጣላ ደግሞ እንደዛው አይሶሌት የመደረግ አባዜ ይኖራታል፣ ይገጥማታል ማለት ነው። ስለዚህ አሁን እሳቸው መሄዳቸው የሚያሳየው እንግዲህ እኛ ጋር አለን፣ አይሶሌት አልተደረግንም የማለት እንደዚህ አይነት መልዕክት ይዞ እየመጣ

0: ምን ማለቴ ነው? ፊልድ ማርሻሉ ስለ ጽምዶ እያወሩ ነበረ። በቅርብ ቀናት ውስጥ የድሮን ጥቃት ድንበር አካባቢ፣ ሽራሮ አካባቢ እንደነበረ ተዘግቧል። በዚህ ሰዓት እንደው ብድግ ብለው ሄደው ነገሮች ኤስካሌት እያረጉ ወይም እየከፉ መምጣታቸው ጉዞውን አምጥቶታል ወይስ ነገሮች ተገጣጥመው ይመስሎታል?
1: ለዛ ነው ብዬ አልገምትም። ሊሆንም ይችላል። አንደኛ በኢትዮጵያ ምርጫ ተካሂደዋል። ቲፒኤልኤፍ ወደ መንበር መጥተዋል። በቲፒኤልኤፍ እና በፌደራል መንግስት መካከል ያለ ግንኙነትም እያሻከረ ነው። በሱዳንም የተለያየ ጉራዎች እየበረቱ መጥተዋል እና እነዚህ ፋክተሮቹ አንዱ ፋክተር ሊሆን ይችላሉ። ግን ያው ዲፕሎማቲክ ቪዚት እንግዲህ ረጅም ጊዜ ነው ቡክ የሚደረገው ከኤክስፒሪየንስ አንጻር አንተ እንዳልከው ሊሆን ይችላል። አንዱ ትሪገሪንግ ፋክተር ሊሆን ይችላል። እስካሌት እየሆነ ስለሆነ ኢትዮጵያ ላይ ፌደራል መንግስት ላይ ፕሬዠር ለማድረግ እና ለጽምዶ ደግሞ ሞር ሀይል ለመስጠትም ሊሆን ይችላል። አንተ እንዳልከው ግን የዲፕሎማቲክ ቪዚት ሄድ ኦፍ ስቴት ደረጃ እንደዚህ በአጣዳፊ የሚካሄድ አይመስለኝም።
0: በጣም ጥሩ። አልቡርሃን የአልሲሲ የቅርብ ወዳጅ እንደሆኑ ይታወቃል። ኢሳያስም ሶስተኛ ወዳጅ ናቸው። ዳጋሎ ከዩኤ ጋር ያለው ግንኙነት ይታወቃል። ዩኤኢና የኢትዮጵያ መንግስት ያላቸውም ግንኙነት ይታወቃል። ይሄ አክሲስ እንደው አካባቢው ላይ ውጥረት ከነገሰ እና ውጥረቱ ከፈነዳ ጉዳዩ የአንድ ሀገር የእርስ በርስ ጦርነት ከመሆን አያልፍም ወይ? ቀጠናዊ አደጋ ይታየዎታል ወይ? አሁን ባለው አሰላለፍ
1: ኦሪጂናል ኮንፍሊግሬሽን ይባላል በእንግሊዝኛ። የቀጠናዊ ክራይሲስ ነው የሚሆነው። ኦልሬዲ ሆነዋል። ምክንያቱም አንተ የጠቀስካቸው አካላት እጃቸው ብቻ ይሆን መላ ሰውነታቸው ሱዳን ውስጥ ነው የሚገኘው። ምን ማለት ነው? ተዋጊ ወታደሮችን ይልኩታል፣ ሬሽንን ይልኩታል፣ ሎጂስቲክ ሰፕላይ ያደርጉታል። እና ያ ጦርነት እንግዲህ ሰውን ያፈናቅላል። ሰዎቹ ደግሞ ወደ ሌላ ድንበር ኦልሬዲ ተሻግረዋል። ጦርነቱ ሪጅናል መልክ የያዘ መጥተዋል ማለት ነው። ሪጅናል ብቻ ሳይሆን አንተ እንዳልከው አሁን ማስር የኛ ሪጅን አካል አይደለችም፣ ዩኤም የኛ ሪጅን አካል አይደለችም። ስለዚህ ማልታይ ሪጂናል እየሆነ ነው ማለት ነው። የሚድልስትን ይስባል፣ ሳውዲ አረቢያ ዩኤኢ ሲቦ አምጥተዋል። እንደገና ደግሞ ከኖርዝ አፍሪካ ደግሞ ግብፅን ሲቦ አምጥተዋል። ስለዚህ ከፈነዳ ቀጠናዊ ቀውስ ነው የሚሸጋገረው ማለት ነው። ኦልሬዲ እየተሸጋገረ ነው። አሁን በዚህ በሪፊውጂ እና በሌሎች ሰፕላይ ቼን ላይ ባሳደረው ጫና ማለት ነው።
0: አሁን የሆርሙዝ ሰርጥ ጉዳይ አለ፣ ወሽመጥ። ከዛ በኋላ ወደዚህ ወደ ቀይ ባህር አካባቢ ትልልቆቹን የዓለማችን ሀያል ሀገራት

0: ይዘዋል እና በዚህ መሃል በአቴንሽን ትሬት ምክንያት ሊፈነዳው ይችላል። 25% የዓለም አቀፍ ንግድ አንድ ለሚያረግ ነው። የባይብል መንደብ እዚህ እኛ ጋር ያለው ደግሞ ወደ 15% የሚተላለፍበት ኮሪዶር ስለሆነ እስካሁንም አይ ቲንክ የቆየው በእነሱ ኢንቮልቭመንት ይመስለኛል።
1: እንደው ማሳረጊያ በአንድ በሁለት መስመር የሚመልሱልኝ ዶክተር አደጋ ይታየውታል ቀጠናው ላይ?
0: ቀጠናው ከአደጋ ንጹ ንጹህ ነው ያቅም እንግዲህ the most conflicted region ነው የሚባለው። አሁን ራሱ በትግራይ negative peace or fragile peace ነው የሚባለው፣ በሶማሊያ በኢትዮጵያ እና ቀጠናዊ ክራይሲስ ለጊዜው አይታየኝም። ምክንያቱም አሁን ሱዳን ላይ ያለም ባለፈው እዚህ አዲስ አበባና ካይሮ በተቀመጡት የሱዳን ኃይሎች ትንሽ ተስፋ ያለ ይመስለኛል። ትራምፕ አድሚኒስትሬሽን የአፍሪካና የሚድል ኢስት ጉዳዮች አድቫይዘርን የሱዳን ግጭት መላ ያገኘ ነው ብሎ ተስፋ ሰጥቷል። ከሁለት ቀን ሶስት ቀን በፊት የሱዳን ኢሹ አድሬስ ከተደረገ እንደዛ አይነት ትልቅ የሆነ ቀጠናዊ ክራይሲስ ይፈጠራል ብዬ አንቲሲፔት አላረግም።
2: ሰኔና ሰኞ ዘንድሮ ገጠሙ ብዙዎች ብዙ ይያሉ ነው። ደግነቱ ቢያንስ እለቱ እንደ ብዙዎች ፍራት አልሆነም። የከፋ ነገር ሳንሰማ እየመሸነውና ምዕራባውያን 13 ቁጥርን በተለይም ከአርብ ጋር ስትገጠም እንደሚፈሯት ሁሉ በሀበሻ ምድር በተወሰኑ አመታት ልዩነት አንዴ የሚከሰተው የሰኔና ሰኞ ግጥምጥሞሽ ሲፈራ ኖሯል። ለምን? ከኢትዮጵያ ራዲዮ እስከ አሜሪካ ድምጽ ድረስ ለበርካታ አመታት ያገለገሉት አንጋፋው ጋዜጠኛ ንጉስ ያክሊሉ ያባታቸውን መጽሐፍ በማጣቀስ ጭምር እንዲያብራራሉ።
3: የሰኔና የሰኞ ግጥምጥሞሽ ጉዳይ እንግዲህ ወደ 18ኛው መቶ ክፍለ ዘመን አካባቢ ነው የሚወስደን። ግን ከዛ በፊት ቢቢሲ ያው በዜና ነበር የሚታወቀው። ዛሬ በጭውውት እናርገው እያልከኝ ነው?
1: አዎ
3: ደስ ይለኛል ኬኔዲ። ሰኔና ሰኞ ዛሬ ገጠመ። ለምሳሌ የ2018 ሰኔ 1 ዛሬ እኔ እናንተ ስንነጋገር ሰኔና ሰኞ ገጥሟል። ይህን ታሪክ የኔ አባት አፈሊቅ አክሊሉ ገብረ ኪሮስ ሀብተ ገብሬ ለኢትዮጵያ ታሪኳ ነው መልኳ በሚለው መጽሐፋቸው ላይ አስፍረውታል። የሰኔና የሰኞ ታሪክ በመግቢያ ላይ እንዳልከው ልክ ሰኔና ሰኞ ሲገጥም መጥፎ ነገር እንደሚያጋጥም ተደርጎ ይወራል። ይሄ ግን ትክክል አይደለም፣ የስተት አነጋገር ነው። ብዙዎች እንደዚህ ነው የሚወስዱት። ይሄ ወር በመጣው ጊዜ አሁን ብዙ ሰዎች ብዙ ነገር ያስባሉ። ምናልባት ዘንድሮ ሰኔና ሰኞ ገጥሟል፣ አገር ውስጥ ምን ይፈጠር ይሆን? በመንግስት ላይ ምን ይመጣ ይሆን? ይሄ እንግዲህ እንዲህ እንላለን። የዚህ መነሻው ምንድን ነው? በ18ኛው መቶ ክፍለ ዘመን አካባቢ ቤዛነ ወልድ የሚባል የጎንደር ሰው ለመምህርነት ወደ መንዝ ይሄዳል። መንዝ ሄዶ ዜማ በሚያስተምርበት ጊዜ በዛ ጊዜ የሸዋ ገዢ ምርድ አዝማች አስፋው ወሰን ይባላሉ። እሳቸው ይህን መምህር በቅርብ ስለሚያውቁት እንደው እስቲ እናንተ የቤተ ክህነት ሰዎች ሰው የሚወለድበትን የሚሞትበትንም ቀን ታውቃላችሁ ይባላልና መቼ ይሆን እኔም ሞተው መቼ ይሆን እኔም አርፈው እስኪ ይህንን እንደው እና ንገረኝ ብለው ይሉታል።
1: እሺ
3: እሱ ምን ይላቸዋል? ሰኔና ሰኞ የገጠመለት ይሞታሉ፣ ሰኔና ሰኞ ሲገጥም ይፍሩ ይላቸዋል። የሸዋ ገዢ ናቸው በዛ ጊዜና ሰኔና ሰኞ ሲገጥም ያፋሉ አላቸው። ከሌ ይገለዋታል በዚህ ምክንያት ይሞታሉ ብሎ የተናገረው ነገር የለም። እሳቸው ያንን ሲጠብቁ 4 ዓመት ገደማ ቆዩ። ከ4 ዓመት በኋላ ሰኔና ሰኞ ገጠማ። አስፋ ወሰን መርድ አዝማች አስፋ ወሰን ምን ይሁን እንግዲህ አሻግሮ ሲያየው እኔ ልክ አሁን ቤቴ ቁጭ ብዬ የካን የራጉኤልን ተራራ ሽቅብ እንደማየው እሳቸውም ሰኔና ሰኞ የሚገጥምበትን ጊዜውን እለቱን ቀኑን አርቀው አሸጋግረው እየተመለከቱ ያን ቀን መሞቻዬ ነው፣ ያ ተማሪ እንዳለው ልሞት ነው እያሉ ሲያስቡ ልክ በዚያኑ እለት የራሳቸው ዘበኛ አልጋቸው ላይ አንቆ ገደላቸው። ምክንያቱ ምንድን ነው? እሳቸው ጦርነት ሊያስነሱ ፈልገው በእሳቸው ዙሪያ የነበሩ ሰዎች ጦርነቱን እንዳይነሳ ይፈልጉ ነበርና እጮኛቸው የነበረችውን ፀሐይ የምትባለውን ጨምረው በሚስጥር ይህንን ዘበኛ ይዘው ነው ያስገደሏቸው። ልክ እለቱ ደግሞ ሲያጋጥም ሰኔና ሰኞ ገጠመና ከዛን ጊዜ ጀምሮ ያ የዜማ መምህር ቤዛነ ወልድ የተናገረው በመርድ አዝማች አስፋ ወሰን በሸዋ ገዢ ላይ ደርሷልና

0: ሰኔና ሰኞ ሲገጥም አጉል ነው እየተባለ ሲነገር ቆየና በ1950ዎቹ መጨረሻ አካባቢ ድሮ መኪና በቀይ መሪ ነበር የሚነዳው። በኋላ ወደ ግራ መሪ የዞረው ልክ ሰኔና ሰኞ የገጠመለት ነው። ልክ ሰኔና ሰኞ እንደ ዛሬ ሲገጥም ዞረና ሰው ግራ ተጋባ። መኪና ከመኪና ይጋጭ ጀመር። የሚነዳውም ሰው ችግር ሆነ። በቀኝ በኩል ይነዳ የነበረውን በግራ በኩል ሲነዳ በዚህ አይነት ምክንያት ችግር ስለነበረ ዘንድሮም ሰኔና ሰኞ ገጠመ፣ አደጋ ተፈጠረ እየተባለ እንዲህ እየተባለ እየተወራ እየተነገረ ግን ብዙ ነገር በመልካም በጥሩ ሁኔታ እያለፈ ሰኔና ሰኞ በዚህ አይነት ሁኔታ ሄዷል እንደተባለውም ሳይሆን፣ አሁን ደግሞ በሰሞኑን የምሰማው ምንድን ነው፣ በ97 ምርጫ ጊዜ ሰኔና ሰኞ ገጥሟል። ያን ጊዜ ከተማ ውስጥ ረብሻ ተፈጥሮ ነበረ። እንደገና ደግሞ ልክ እንደዚሁ በኢትዮ ኤርትራ ጦርነት ጊዜም ሰኔና ሰኞ ገጥሟል የሚሉ ነገሮች እያገጣጠሙ ሰዎች እንዲህ ያወራሉ እንጂ ሰኔና ሰኞ ስለገጠመ የሚመጣ የተለየ ነገር የለም። የወር ርጉም የለውም። ለምሳሌ ዛሬ ሰኔ ወር ሰኔ አንድ ቀን ጠዋት ካህኑ ስንክሳሩን ሲያነብ ሰረቀ ለነ ወረሃ ሰኔ ቡሩክ፣ የተባረከ የተቀደሰ የሰኔ ወር መጣልን ነው የሚለው እንጂ የተረገመ የሰኔ ወር መጣልን አይልም። እና ያንን ታሪክ ይዘው ነው ሰዎች ይህንን እየተቀባበሉ የሚያወሩት። እና በ1885 ዓመተ ምህረት ነበረና ከአድዋ በፊት የመርድ አዝማች ባለቤት ፀሐይ ይባላሉ፣ ምኒልክ ከቤትህ አትውጣ ባፈና ፀሐይ ለነጋሲ ጥሩ አይደለምና ብሎ ተቀኝቶላቸውም ነበር ይባላል። ምኒልክ ግን ከዛ ወዲህ ደህና ሆነው የአድዋውንም ጦርነት አሸንፈው ድል አድርገዋልና እንዲህ አይነት ነገሮች ናቸው የሰኔና ሰኞን የሚያገጣጥሙት። ባይገርምህ እንደ ወደኋላ ተመልሰን ወርሃ ግንቦትን ብናየው በግንቦት ጋብቻ ጥሩ አይደለም እየተባለ ብዙ ጊዜ ይነገር ነበር። ቤተ ክርስቲያን ይህን አትልም። የኢትዮጵያ ቤተ ክርስቲያን ሊቃውንት ይህን አይልም። ይሄ እንደው ምዕመኑ ሌላው ሰው ነው እየፈጠረ የሚያወራው። ለዚህም ምክንያት የሚሰጠው በግንቦት እንጨቱ ሁሉ ደረቅ ነው፣ መሬቱ ሁሉ ደረቅ ነው፣ ስለዚህ ማህፀንም ይደርቃል፣ ጋብቻ ከተፈጸመ ልጅ ላይ ወለድ ይችላል እያሉ እስከ ቅርብ ድረስ እስካሁን እስከዚህ ዓመት ድረስ ጋብቻ በግንቦት እንዳይፈጸም እየከለከሉ ያሉ ሰዎች አሉ። ይህንን ያሉበት ምክንያት ምንድን ነው? የቀዳማዊ አፄ ኃይለ ሥላሴ ልጅ ልዕልት ፀሐይ ኃይለ ሥላሴ በ1923 ዓመተ ምህረት የተወለዱት ልክ በግንቦት ወር ጋብቻ ፈጽመው በወሊድ ምክንያት ከዚህ ዓለም በሞት ተለዩ። የመጀመሪያዋ ነርሲት ኢትዮጵያዊት ናቸው። ያንን የግንቦት ወር ይዞ ህዝቡ እንደው ልዕልት ፀሐይ ሞተዋልና የግንቦት ጋብቻ አይሆንም ስለሚል ይህንን ይዘው እያወሩ ቀጥለውበት ነበር።
1: እንደ ተጨማሪ ምክንያት መሆኑ ነው።
0: አዎ፣ ይህንን ይዞ ህዝቡ በግንቦት ጋብቻ እስከ ቅርብ ድረስ ጋብቻ አይፈጸምም፣ እኛ ግን ይህንኑ አውግዘን ጽፈነዋል። ቤተ ክርስቲያንም ሁሉንም ወሮች ቡሩክ ነው የምትላቸው፣ የተረገመ ወር የለም። ለኢትዮጵያ ታሪኳ ነው መልኳ። የኔ አባት ምን ይሉታል? ሀር ሂስትሪ ኢዝ ሀር ቢዩቲ ይሉታል በእንግሊዝኛ። በራሳቸው ቋንቋ እንግዲህ እንደዚህ አድርገው ተርጉመውታል። እዛ ላይ የሰኔና የሰኞ ታሪክ ተጽፏል። ሰኔ እንዳልኩ አሁንም የበረከትና የሰላም ወር ሆኖ ነው የሚነገረው። ሰዎች ግን እንደፈለጉ ያንን እያገናዘቡ ወደኋላ ሄደው ይህን ታሪክ ጠቅሰው ማውራታቸው ክፉ ነገር ነው ለማለት ሳይሆን፣ ነገር ግን ነገሮችን በትክክል ማገናዘብ ይገባል ነው።
1: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ባለፈው መጋቢት ከናይጄሪያ ሰሜን ምስራቅ ግዛት ቦርኖ በአብዛኛው ሙስሊም ከሆነ ማህበረሰብ በእስላማዊ ታጣቂ ቡድኑ ቦኮ ሃራም ታግተው ተወስዶ የነበሩ 360 ሰዎች ተለቀቁ። የመጨረሻው ግብ ሊሳካ ስለሆነ ሁሉም ወገኖች ከጥቃት እንዲቆጠቡ ፓኪስታን አሳሰበች። ኢራንና አሜሪካን የምታሸማግለው የፓኪስታን ውጭ ጉዳይ ሚኒስትር ሰላም እንዲሰፍን ሁሉም ወገኖች ከጥቃት እንዲቆጠቡ አሳስበዋል። በተያያዘ እስራኤል በኢራን ላይ የፈጸመችው ያለው ጥቃት በአሜሪካ ፕሬዝደንት ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘገበ። የኢራን ጦርም በእስራኤል ላይ የሚፈጽመውን ጥቃት እንደሚያቆም አስታውቋል። ዜናዎቹ እነዚህ ናቸው። ደቡብ አፍሪካውያን ጸረ ስደተኞች ለወራት ተቃውሞ ሲያካሂዱ ቆይተዋል። ተቃዋሚዎቹ እስከ ሰኔ መጨረሻ ስደተኞች ከደቡብ አፍሪካ እንዲወጡ ቀነ ገደብ አስቀምጠዋል። ይህንን ተከትሎ የአገሪቱ ፕሬዝደንት ሲሪል ራማፎሳ ስደተኞችን የተመለከተ አዲስ መመሪያ ይፋ አድርገዋል። ምንተስኖት ተሾመ።
2: ደቡብ አፍሪካ ለወራት የዘለቀውን የጸረ ስደተኞች ተቃውሞን ተከትሎ አዲስ መመሪያ ወጥታለች። በደቡብ አፍሪካ የተለያዩ ከተሞች ስደተኞችን የሚቃወም ሰልፍ ሲካሄድ ነበር። የሰልፉ ዓላማ በዋናነት ኢትዮጵያውያንን ጨምሮ የውጭ ሀገር ስደተኞች ከደቡብ አፍሪካ ይውጡ የሚል ነው። አገራት የጉዳዩን አሳሳቢነት በመጥቀስ የደቡብ አፍሪካ መንግስት ለስደተኞች ጥበቃ እንዲያደርግ ሲጠይቁ ነበር። በአንጻሩ ተቃዋሚዎቹ የጊዜ ገደብ በማስቀመጥ የሌሎች ሀገራት ዜጎች ደቡብ አፍሪካን ለቀው እንዲወጡ ሲያስፈራሩ ተስተውለዋል። ይህንን ተከትሎ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአገሪቱ ጸረ ስደተኛ ተቃውሞና ውጥረት ከተቀሰቀሰ በኋላ ህገወጥ ስደተኞች ላይ አዳዲስ እርምጃዎችን ለመውሰድ ይፋ አድርገዋል። በአዲሱ መመሪያ መሰረት በአገሪቱ የሚገኙ ቀጣሪ ድርጅቶች ሰነድ የሌላቸውን ሰዎች ከቀጠሩ እስራት እንደሚጠብቃቸው ተገልጿል። በአንጻሩ ህጋዊ ሰነድ ሳይኖራቸው ተቀጥረው ሲሰሩ የሚገኙ ስደተኞች ደግሞ ከአገር ሊባረሩ ይችላሉ ተብሏል። ይህንን ለማፋጠንም ራሱን የቻለ ፍርድ ቤት እንደሚቋቋም በመመሪያው ተገልጿል። እንዲሁም ወንጀልን ለመከላከል በአገሪቱ የሚኖር እያንዳንዱ ሰው የአሻራና የሌሎች መረጃዎች ምዝገባ እንደሚካሄድ መመሪያው አስታውቋል። ፕሬዝዳንቱ የስደተኞችን ደህንነት ለመጠበቅ ሲባል ደቡብ አፍሪካውያን ህግን በራሳቸው መንገድ እንዳይወስዱ ፕሬዝዳንቱ አስጠንቅቀዋል። ባለፉት ሳምንታት በውጭ ዜጎች ላይ የሚፈጸመው ጥቃት የፈጠረው ስጋት በመጨመሩ በርካታ የአፍሪካ ሀገራት ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። የጸረ ስደተኛ ተቃዋሚዎች ሰነድ የሌላቸው ስደተኞች እስከ ሰኔ 23 2018 ዓ.ም ድረስ አገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጠዋል። በተለያዩ ቦታዎች ላይ ተቃዋሚዎች ቤት ለቤት ባደረጉት አሰሳ ሁለት የሞዛምቢክ ዜጎች መገደላቸውን ተከትሎ ባለፈው ሳምንት በመቶዎች የሚቆጠሩ አፍሪካውያን ስደተኞች አገሪቱን ለቀው ወጥተዋል። በርካታ ስደተኞች ራሳቸውን ከጥቃት ለመከላከል በህዝብ አዳራሾች፣ በባህር ዳርቻዎች እንዲሁም በተራራማ ስፍራዎች ለመጠለል ተገደዋል። አንዳንዶች ደግሞ ወደ አገራቸው ለመመለስ የመረጡ ሲሆን ባለፈው ሳምንት 140 ሰዎች የተካተቱበት ቡድን ወደ ማላዊና ሞዛምቢክ ተመልሷል። በደርባን የውጭ አገር ሰዎች ለበርካታ ሳምንታት ለህይወታችን እንሰጋለን በማለት በአገር ውስጥ ጉዳይ መስሪያ ቤት ቅጥር ግቢ አካባቢ ተጠልለዋል። በደቡብ አፍሪካ ከ3 ሚሊዮን በላይ ሰነድ የሌላቸው የውጭ አገር ስደተኞች እንደሚኖሩ ይታመናል።
1: አድማጮቻችን ስትከታተሉ የነበረው BBC አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News አማርኛ የፌስቡክ ገጻችንን ጎብኙ። BBC News አማርኛ የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ሰላም ክብራት ሰማዕትና ናይዚ ሰሙን ፈላማይ መደብና ጀሚሩ ኣሎ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ካይሮ ዘካየዶ ዕደ ስዒቡ ርክብ ኤርትራን ግብፅን ኣብ ምንታይ ደረጃ ይርከብ
1: ምስ ኢትዮጵያ ኣብ ረስሚ ዘእቱ መገዲ ብዙሕ ዝደፍእሉ ኣይመስለንን ካብ ኢትዮጵያ ክመፅእ ዝኽእል ጉድኣት ንምምካት ዓቕመን ከተምድላሉ ዝፍትናሉ ኩነታት ክህሉ ይኽእል እዩ
0: ዝተኸርደኑ ኣፍሪቃውያን እስራት ኣብ ርሑቅ ኩናት
2: ኣብ ሴራሊየን ንኣሳት 17 ዓመታት ወተሃደር ኮይነ የሰርሕ ነይረ ደሞዘይ ድማ ካብ 100 ዶላር ንታሕቲ ነይሩ ሓደ ሰብ ኣስታት 150,000 ዶላር ተቆፂረ ክሰርሕ ምስ ኣቕረበለይ ነቲ ውዕል ተቐቢለ እዩ
0: ኣብ መንጎ ኢራንን እስራኤልን ዳግም ዝተወልዐ ረፅሚ ሃዲኡ ሓፀርቲ ዜናታት እውን ኣለውና ሰናይ ፃንሒት ፕሬዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ናይ ሰለስተ መዓልታት ወግዓዊ ምብፃሕ ንምፍፃም ትማሊ ኣማሳኡ ካይሮ ከም ዝኣተወ ሚኒስትር ዜና ኤርትራ የማነ ገብረ መስቀል ሓቢሩ ኣሎ ብመሰረት እቲ ብመንገዲ ኤክስ ዝወፀ ሓበሬታ ዑደት ፕሬዚደንት ኢሳያስ ምስ መዘናዊ ፕሬዚደንት ዓብድልፈታሕ ኣልሲሲ ኣብ ክልተኣውን ዘባውን ጉዳያት ንምዝርራብ እዩ ክልቲኦም ፕሬዚደንታት ንቅርኒ ኣፍሪቃ ብዝምልከት ኣገደስቲ ጉዳያት ብዝያዳ ክዘራረቡ ምዃኖም ዝገለፀ እቲ ሓበሬታ ኣቶ የማነ ድሕነት ቀይሕ ባሕሪ ከምኡ ውን ምዕባለታት ማእከላይ ምብራቅ ብሰፊሑ ክዘራረብሉ ምዃኖም ኣፍሊጡ ኣሎ ቀዳማይ ሚኒስትር ኣብይ ኣብዚ ቅንያት ብስም ከይጠቐሰ ታሪካውያን ጸላእቲ ዝብል ክስታት ከስምዕ ቀኒዩ ኣሎ ብወገን ኢትዮጵያ ታሪካውያን ጸላእቲ ዝብል ኣባሃህላ ግን ንግብፂ ዘነፃፀረ ምዃኑ እዩ ዝፍለጥ ኣብዚ እዋን እዚ ዝምድና ኤርትራን ግብፅን ኣብ ምንታይ ደረጃ ኣሎ ኢልና ክንሓስብ ንኽእል ክንብል ንተንታኒ ፖለቲካ ቅርና ኣፍሪቃን ማእከላይ ምብራቅን ዓብዱራሕማን ሰይድ ኣቡሓሽም ተወኪስናዩ ኣለና
1: ኤርትራን ግብፅን ናይ ብሓቂ ኣብ ዝለዓለ ደረጃ በፂሕሎ ክበሃል ይከኣል እዩ ማለት ኣብ ቁሩብ ሓፂር ግዜ ብዙሕ ዑደት ይግበር እዩ ካብ ግብፂ ናብ ኤርትራ ካብ ኤርትራ ናብ ግብፂ ብዙሕ ከዓ ስምምዕያትን ውዕላትን ከዓ ይፈራረሙ እዮም ብዛዕባ ወደብ ዝምልከት ይኹን ብዛዕባ መርገፂ ናይ ቀይሕ ባሕሪ ፀጥታ ዳርጋ ሓደ ዝኾነ ፖሊሲ ይኽተሉ ከም ዘለዉ ፍሉጥ እዩ ስለዚ ትርክቦም ኣብዚ እዋን እዚ ኣብዝሓሽን ኣብዝለዓለን በፂሕሎ ክበሃል ይከኣል እዩ
0: ሚኒስትራት ክል ቲኤን ሃገራት ኣብ መዳይ ቁጠባ መጓዓዝያን ካልኦት መዳያትን ስምምዓት ክፍፅሙ ፀኒሖም እዮም እዞም ስምምዓት ኣብ ግብሪ ክውዕሉ ዘለዎም ተኽእሎ ክሳብ ክንደ እዩ ይብልካ ትሓስብ
1: ወል ግብፂ ካብ ኤርትራ ዝሓይሽ ትካላትን ዓቕምን ከም ዘለዋ ይፍለጥ እዩ ስለዚ ክትሕግዝ ትኽእል እያ ቀንዲ ድራኺ ወላ ስማዕ ናይ ትራንስፖርቴሽን ይኹን ኣብዝሓለፈ ግዜ እውን ናይ ካይሮ ዩኒቨርሲቲ ኣብ ስመራ ብራንች ክኸፍት ቅርንጫፍ ክኸፍት ከም ዝኾነ ውን ተሰሚዑ ኣሎ ስለዚ ኩሉ እቲ ስምዓት ዝግበር ናይ ቁጠባ ይኹን ናይ ትምህርትን ናይ ፀጥታን ናይ ካልእን ኩሉ ዳርጋ ነቲ ዝግበር ዘሎ ናይ ካልኣዊ ምትሕባር ንዑ ዘደልድል እዩ ክበሃል ይከኣል እዩ ዝኾነ ሓይሊ ከዓ ብፍላይ ከዓ ከም ግብፂ ዝኣመሰሉ ካልኦትን ኣብቲ ከባቢ ዘለዉ ዝተኣሳሰረ ርክብ ክገብሩ ከለዉ ወላ እቲ ቀንዲ ደራኺ ናይ ፀጥታ ሕቶ ይኹን ዳኣ እምበር ምስ ካልእ ሸነኻት እውን ከተኣሳስርዎ ይደልዩ እዮም እዚ ኣብ ሶማሊላንድ ይረአዩ ኣብ ካልኦት ሃገራት ናይ ቀርኒ ኣፍሪካ ውን ይረአዩ ብፍላይ ከ ምስ ናይ ማእከላይ ዓቕሚ ዘለዎን ሃገራት ከም በዓል ቱርኪ ግብፂ እስራኤልን ካልኦትን እዚ ዓይነት ርክባት ሓውሲ ኩሉ ሸነኻት ዘተሓባብር ጌርካ ከም ምቕራብ ይረአዩ ኩሉ ግዜ
0: ግን ኣብ ግብሪ ክውዕል ዩ ኢልካ ዶ ተሓስብ
1: እቲ ስምምዓት

0: ዝርከቦም ወገናት እቲ ሓድሽ ረፅሚ ደው ክብልን ኩሎም ወገናት ናይቲ ግጭ ሰላማዊ ፍታሕ ከናዲን ይፅውዑ ኣለው። ሕብረት ኣውሮጳ ብወገኑ ኢራን ኣብ ልዕሊ ብማፃ ብሆርሙዝ ዝሓልፋ መራኽብ ንግዲ ብዝፈጠረቶ ፀጥታዊ ሓደጋ እገዳ ከም ዝወሰነ ሓላፊት ጉዳያት ወፃኢ እቲ ሕብረት ካጃ ካላስ ሓቢራ።
1: ዝኸበርኩም ሰማዕትና ንሎሚ ዘዳለናልኩም ትሕዝቶ ነዚ ምስል ነይሩ። ካብ ዩቲዩብ ፌስቡክን ዋትስኣፕን ቻናላትና ብተወሳኺ ኣብ ቲክቶክ እውን መፂና ኣለና። ፎሎውን ላይክን ብምግባር ተወሳኺ ዜናታትን ፀብጻባትን ክትረኽቡ ከም ትኽእሉ እናዘኻኽርና በዚ ንሰናበተኩም እዩ።